0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሺሺ ካፌ በታሙዝ ታፍሽን ፔይባፍ ሲሆን እንደ አውሮፓ ዘመን አቆጣጠር ጁላይ 10 ቀን 2026 ዓ.ም ተመረተ ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 3 ቀን 2018 ዓ.ም ተመረተ ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ያኤር ኒውማን ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዚያም ጋዜጦች በዛሬ ተማቸው ለአንባቢያን ያቀረባቸውን ዋና ዋና አርዕስተ ጉዳዮችን እንመለከታለን። ከአድማጮች ጋርም የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት ምሽት በቴሌፎን ተወያዩ ተባለ። እስራኤል በአሜሪካና በኢራን መካከል የተኩስ ልውውጡ በቅርብ ቀናትም ይቀጥላል ብላ እንደምትገምት ተገለጸ። ኢራን ፕሬዝዳንት ዶናልድ ትራምፕ ላይ አደጋ ለማድረስ አዲስ ፕሮግራም እየነደፈች መሆኑን እስራኤል ለአሜሪካ መረጃ ማስተላለፏን ዎል ስትሪት ጆርናል ዘገበ። የ2026 ዓመተ ምህረት የዓለም ዋንጫ ጨዋታ እንደቀጠለ ነው የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት ምሽት በስልክ ተወያዩ ተባለ። ሁለቱ መሪዎች በአካባቢ ካሉ ሀገራት ጋር በወቅታዊ ጉዳዮች መወያየታቸውን እንደሚቀጥሉ መስማማታቸው ተገልጿል። ፕሬዝዳንት ትራምፕ አሜሪካ በቀጣይ በባህር ሰላጤው ሀገራት ለምትወስዳቸው እርምጃዎች ሂደት ለኔታንያሁ ያሳውቋቸው ሲሆን ጠቅላይ ሚኒስትር ኔታንያሁ በበኩላቸው የቱርክ ፕሬዝዳንት ታይብ አርዶዋንና ተባባሪዎቻቸው ስለ እስራኤል ሀገር ህልውና እንዲሁም ድንበሯን ለማስከበር የምታደርገውን ጥረት በመቃወም የተናገሩትን ከባድ የተቃውሞ ሀሳብ መግለጻቸው ታውቋል። እስራኤል በአሜሪካና በኢራን መካከል የተኩስ ልውውጡ በቅርብ ቀናት የሚቀጥላል ብላ እንደምትገምት ተገለጸ። አሁን ባለው ሁኔታ ያለ እስራኤል ጣልቃ ገብነት በአሜሪካና በኢራን መካከል ብቻ ግጭቱ ይቀጥላል ተብሎ እንደሚጠበቅ ጊሊ ኮሄን ትናንት ምሽት በ11ኛው ቴሌቪዥን ጣቢያ ዘግባለች። የእስራኤል ባለስልጣናት በኢራን ላይ ወታደራዊ ጥቃት ለመክፈት ከአሜሪካው ፕሬዝዳንት ፈቃድ ቢሰጣቸው ይፈልጉ እንደነበርም ተገልጿል። ኢራን ፕሬዝዳንት ዶናልድ ትራምፕ ላይ አደጋ ለማድረስ አዲስ ፕሮግራም የነደፈች መሆኑን እስራኤል ለአሜሪካ መረጃ ማስተላለፏን ዎል ስትሪት ጆርናል ጋዜጣ ዘገበ። ፕሬዝዳንት ትራምፕ ባሳለፍነው ሳምንት በኢራን የግድያ ዝርዝር ውስጥ መሆናቸውን ቢናገሩም የዋይት ሀውስ ቤተ መንግስት እስካሁን ለዘገባው ምላሽ አልሰጠም ተብሏል። ትራምፕ በመጀመሪያው የስልጣን ዘመናቸው መጨረሻ ላይ ስለ ኢራኑ የጦር አዛዥ ካሳም ሱሌማኒ ግድያ ካስታወቁ ጀምሮ ኢራን ትራምፕን ለመግደል ክትትል እንደምታደርግ በአሜሪካ እጅ ያለው መረጃ የሚያሳይ መሆኑ ተገልጿል። በሀገራችን በተለያዩ ጎዳናዎች በሚደርሱ የመኪና አደጋዎች የሰው ህይወት እያለፈ መሆኑ ተገለጸ። በጎዳና ቁጥር 90 ምናህም ሳፒር በተባለው መስቀለኛ መንገድ አካባቢ ባሳለፍነው ሌሊት የጭነት መኪና ከግል መኪና ጋር ተጋጭቶ በደረሰ የመኪና አደጋ የአንድ ሰው ህይወት አለፈ። በቦታው የደረሱ የማጌን ዳቪድ አዶም አስቸኳይ የህክምና እርዳታ ሰጪ ቡድን የግለሰቡን ህይወት በማለፉን በቦታው ማረጋገጣቸው ታውቋል። እስራኤልና ሊባኖስ የደረሱበትን ስምምነት ተግባራዊ ወደሚያደርጉበት ምዕራፍ መሸጋገራቸውን አንድ የአሜሪካ ባለስልጣን ገለጹ። እኒህ ባለስልጣን የመጀመሪያው ሙከራ ተግባራዊ የሚሆንበት አካባቢ በቅርብ ቀናት እንደሚጀምርና ቀጣዩን የሙከራ ጣቢያ ለማስተካከልም እየተሰራ መሆኑን ገልጸዋል። የ2026 ዓመተ ምህረት የዓለም ዋንጫ ጨዋታ እንደቀጠለ ነው። ትናንት ምሽት በተካሄደ የሩብ ፍጻሜ ጨዋታ ፈረንሳይ ሞሮኮን 2-0 አሸንፋ ወደ ግማሽ ፍጻሜ ጨዋታ አልፋለች። ዛሬ ሌሊት ስፔንና ቤልጅየም በሚያደርጉት የሩብ ፍጻሜ ጨዋታ አሸናፊው ቡድን በግማሽ ፍጻሜ ጨዋታ ከፈረንሳይ ጋር ይጫወታል። የዓለም ዋንጫ ጨዋታ በ11ኛው ቴሌቪዥን ጣቢያና በካን መተግበሪያዎች በቀጥታ ስርጭት ይተላለፋል። በመጨረሻም የአየር ንብረት ትንበያ። ዛሬ የአየሩ ጸባይ ከሰነበተው ጋር ተመሳሳይ ነው። ነገ ቅዳሜ ጀምሮ እስከ ፊታችን ሰኞ ድረስ ሙቀቱ እየጨመረ እንደሚሄድ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ 29፣ በቴል አቪቭ እና በጽፋት 30፣ በቤት ሻአን 37፣ በቤርሸባ 33፣ በኢላትና አካባቢዋ 40 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር መሸጋገሪያ ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ ተማቸው ለአንባቢያን ያቀርባችሁን ዋና ዋና አርዕስተ ጉዳዮችን እንመለከታለን። አራቱ መለታዊ ጋዜጦች ደርሰውናል። የዲዮ ታሮኖት፣ ስራይዳየው፣ ማሪፍ እና ሐሬጽ። የዲዮ ታሮኖትን ስንመለከት በመጀመሪያ ገጹ ላይ ትኩረት ከሰጠባቸው አርዕስተ ጉዳዮች መካከል የኦሪት ትምህርት መሰረታዊ ህግ ሆኖ እንዲጸድቅ የቀረበው ሐሳብና በክኔሴቱም እንግዲህ ያው የጸደቀው ሐሳብ በተባባቂነት ወይም በሚሊኒየም የሚያገለግሉ ወታደሮች በክኔሴቱ ቋሚ ጉዳይ ኮሚቴ ስለዚህ ጽንሰ ሐሳብ ህግ ተቃውማቸውን እየገለጹ መሆናቸውን የሚመለከት ዘገባ አቅርቧል። ዘገባው በሁሉም ጋዜጦች ላይ የቀረበ ዘገባ ነው። እንግዲህ ዘገባው በፎቶግራፍ ተደግፎ ነው የቀረበ። በክነሴቱ ቋሚ ኮሚቴ ላይ በክነሴቱ ቋሚ ኮሚቴ ሲወያዩበት የተጠባባቂ ወታደሮች ቆመው በቁጣ ቁጣቸውን እየገለጹ ንግግር እያደረጉ የሚያሳይ ፎቶግራፍ እና የክነሴት አባላቱ ደግሞ በጠረጴዛ ዙሪያ ተቀምጠው የሚያሳይ ፎቶግራፍ ተደግፎ ነው የቀረበውና ቁጣቸውን መረዳት ይቻላል። ንግግር የሚያደርጉት እንግዲህ ተጠባባቂ ወታደሮች ምንም እንኳን ይላል ምንም እንኳን ተጠባባቂ ወታደሮች ቁጣቸውን እየገለጹ ቢሆንም በዚህ ህግ ዙሪያ ህጉን ግን እንዲጸድቅ ማድረግ አላስቆሙም። የክነሴት አባል ጎልድ ክኑፍ እሳቸው ላይ እንግዲህ ፊት ለፊት እሳቸው ይታያሉ በፎቶግራፉ ማለቴ ነው። ጩኸታቸውን ሲያሰሙ በተጠባባቂ የሚያገለግሉ ተጠባባቂነት የሚያገለግሉ ወታደሮች ምንም እንግዲህ ከፍተኛ ጥረት ቢያደርጉም የሐረሪ ማህበረሰብ ወጣቶች የቶራ ወይም ኦሪት ትምህርት መማራቸው የተማሩና በመከላከያ ሰራዊቱ ውትድርና ያገለገሉ ዜጎች እኩል ለሀገሪቱ እኩል አገልግሎት እንደሰጡ ሊታይ አይገባም። ይሄ ህግ መሰረታዊ ህግ ነው መጽደቁና በመከላከያ ሰራዊት ውስጥ ያገለገለ ወታደር ደግሞ እንግዲህ ያው የኦሪት ትምህርት ከተማረ አንድ የሃይማኖት ተማሪ ጋር እኩል ለሀገሪቱ አገልግሎት ሰጥቷል መባል አይቻልም፣ ይሄ እኩልነት አይደለም በጭራሽ በማለት ቁጣቸውን እየገለጹ ናቸው። ይሁን እንጂ ምንም ያህል ቢቆጡ ምንም ያህል ህጉን ቢቃወሙት ህጉን ከመጽደቅ አላስቆሙም ይላል እንግዲህ ርዕሰ ጉዳዩ። በጋዜጣ የውስጥ ገጽ በሰፊው ተጽፏል። ይህ ርዕሰ ጉዳይ ሁሉም ጋዜጦች ላይ ትኩረት የተሰጠበት ርዕሰ ጉዳይ ነው። እንግዲህ ህጉ ምናልባት ህጉ ከጸደቀ በኋላ ምንም ህጉ መጨረሻ እንዲጸድቅ ቢወሰንም ግን ለገለጻ ብቻ ሊሆን ይችላል እንግዲህ በመንግስት በኩል እንደሚል ሀሳብ እንደቀረበም በዘገባው ተካቷል። ሌላው ዲዮ ታሮኖት ላይ የቀረበው ርዕሰ ጉዳይ በሁለተኛ ዲግሪ የሚማሩ ተማሪዎች ሴትና ወንድ ተማሪዎች ተለያይተው እንዲማሩ የሚል ህግ እንዲጸድቅ ነው። ይሄን ህግ እስካሁን ድረስ ከፍተኛው የከፍተኛ ትምህርት ሸንጎ አላጸደቀውም። ማላክ ያው በዕብራይስጥ በምህጻረ ቃል ሲጠራ ነው። ከፍተኛው ማላክ ሟጻ ላስካላ ግቧ አላጸደቀውም። ነገር ግን ሴትና ወንድ ያው ተለያይተው እንዲማሩ ሁለተኛ ዲግሪያቸውን የሚል ህግ እንዲጸድቅ በቀረበው ሀሳብ ዙሪያም የዲዮ ታሮኖት በውስጥ ገጹ ላይ ሰፊ ቦታ ሰጥቶ ለአንባቢያን አቅርቦታል ወይም ዘግቧል። ሌላው ርዕሰ ጉዳይ በሆስፒታሎች በሕክምና ተቋማት ያለውን ከፍተኛ የባለሙያውም የሰው ኃይል እጥረት የሚመለከት ነው። በካርሜል ቤት ሆሊም ያሉ የሕክምና ባለሙያዎች አዳዲስ አሰራሮች ፕሮግራሞች ስራ እንዲጀምሩ ሀሳብ ቀርቧል። ነገር ግን የባለሙያዎቹ የሆስፒታሉ ባለሙያዎች እየተቃወሙ ናቸው። ምክንያቱም ከፍተኛ የሰው እጥረት አለ። አሁን ስራ ላይ ያሉ ባለሙያዎች ከአቅም በላይ በሆነ ሁኔታ በከፍተኛ ስራ ጫና እየተደረገባቸውም ስራ እየበዛባቸው ነው እየሰሩ ያሉትና መቋቋም ከሚቻለው በላይ ነው ያለው ሁኔታ። በዚህ ሁኔታ ደግሞ ሌላ አዳዲስ ፕሮግራሞች እንዲገቡ ለማድረግ

ይከብደናል በማለት ቢያንስ በሆስፒታሉ 1000 የሚሆን የሰው ኃይል ጥረት እንዳለ 1000 የሚሆን በቋሚነት ሆስፒታሉ ራተኞችን እንዲቀጥር እንደሚያስፈልግና እንግዲህ ይሄን ያህል የሰው ኃይል ጥረት እንዳለ የሚገልጽ ዘገባ አቅርቧል የዶታ ሃሮኖት። ወደሚቀጥለው ጋዜጣ ስናልፍ ማሪብ ነው። ማሪብ ደግሞ በመጀመሪያ ሀገጹ ላይ በቅርቡ በሀገራችን የሚካሄደውን ብሔራዊ ምርጫ በሚመለከት በምርጫው ህዝብ ላይ በተወሰደ ቅድመ ጥናት ወይም ግምገማ ፓርቲዎች ያገኛሉ ተብሎ የሚጠበቀውን የመቀመጫ ብዛት በክነሴቱ አስቀምጧል። እዚህ ጋር ያይዞም መንግስት ሊያቋቁም የሚችሉ ፓርቲዎችን ጥምር በፐርሰንት እንግዲህ ያለውን ግምትም አስቀምጧል። የጋዲ አይዘንኩት ያሻር የተባለው ጋዲ አይዘንኩት ፓርቲ በክነሴቱ 22 መቀመጫዎችን ሊያገኝ ይችላል ይላል። የጠቅላይ ሚኒስትር ፓርቲ ደግሞ ሊኩድ 21 ይላል። ናፍታሊ ቤኔት ደግሞ ናፍታሊ ቤኔት ከየሻቲድ ጋር ከያኢር ላፒድ ከሚመሩት ፓርቲ ጋር መጣመሩ ይታወሳል። በያሃድ ብለውታል ስሙን አንድ ላይ። እነሱ ደግሞ በናፍታሊ ቤኔት መሪነት 18 መቀመጫዎችን በክነሴቱ ያገኛል ተብሎ እንደሚታሰብ አሁን እንግዲህ አሁን ባለው ሁኔታ በዚህ ሰዓት በዚህ ጊዜ ምርጫ ቢካሄድ ህዝብ ላይ የተወሰደው ቅድመ ግምገማ ወይም ጥናት የሚያሳየውን ዝርዝር ሰንጠረዥ አቅርቦታል። በዚህ መልኩ ሌላው እዚህ ጋር ተያይዞ እንግዲህ መንግስት ያቋቁማሉ ተብሎ የሚጠበቁት መሪዎች አይዘንኩት ጋዲ አይዘንኩት 48% እንግዲህ የመጀመሪያው እሳቸው ናቸው። መንግስት እንግዲያው ጥምር መንግስት ማቋቋም ይችላሉ ተብሎ ይጠበቃል። ያላቸው ድል 48% መሆኑን በሬት 43 ይላል። 43% እንግዲህ ተያዩ ፓርቲዎች ተጣምሮ ነው አንድ ላይ ያቋቁማሉ መንግስት ተብሎ የሚጠበቀው። ሶስተኛ ደረጃ የተቀመጡት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ናቸው። እሳቸው ደግሞ 41% ይሆናል ይላል እንግዲህ ህዝብ ላይ በተወሰደው ቅድመ ጥናት ወይም ጥናታዊ ግምገማ። ሌላው የኢራን ጉዳይ ነው። በአሜሪካና በኢራን መካከል ያለው ውጥረትና መጠቃቃት እንደቀጠለ ነው። ትናንትም በአሜሪካና በኢራን መካከል ወታደራዊ ጥቃት እንደነበረ ይታወቃል። ኢራን በአካባቢ ሀገራትም ጥቃት ማድረሷ እስከ ዮርዳኖስ ድረስ የዮርዳኖስ 8 የሚደርሱ ሚሳኤሎችን 8 በላይ ሊሆን ይችላል ማክሸፋን አስተውቃለች ከኢራን የተተኮሱትን። እንግዲህ የአሜሪካ ተቋማት ይገኛሉ በተባለው አካባቢ ሀገራት ሁሉ ኢራን ጥቃቷን ቀጥላለች። በሌላ በኩል ግን ያው የመሪዋ የጦርነቱ ሲጀመር የካቲት 28 ቀን እንደምናስታውሰው የተገደሉት የኢራኑ ከፍተኛ መንፈሳዊ መሪ አሊ ሀሚናይ ቀብር ስነ ስርዓት በዚህ ሳምንት እየተካሄደ ነው የሚገኘው በኢራንና የቀብር ስነ ስርዓቱ እስኪፈጸም ድረስ በይፋ ጦርነት መጀመር እንደማትፈልግ ይነገራል። ይሁን እንጂ በአካባቢ ሀገራት ደግሞ ጥቃቷን መቀጠሏም ይታወቃል። በአሜሪካ በኩልም እንደዚሁ አሜሪካ በኢራን በጣም በርካታ ኢላማዎችን እንዳጠቃች ተገልጿል። የቡሽካር በተባለው አካባቢ የሚገኘውን የኢራን የኃይል ማመንጫ ጨምሮ ድልድዮችን፣ ሌላም መሰረተ ልማቶች ላይ አሜሪካ ማጥቃቷ ተገልጿል። ነገር ግን በእስራኤል በኩል ያለው ግምት እንግዲህ እስራኤል በአንድ በኩል በኢራንና በአሜሪካ መካከል ያለው የተኩስ ልውውጥ እንደሚቀጥል እንደምትገምትና በዚህ ሁኔታ ይቀጥላል ተብሎ እንደሚታሰብ እንደምትገምትና ይሁን እንጂ ወደ እስራኤል ግን እስራኤልን ታጠቃለች ተብሎ አይታሰብም በቅርቡ ኢራን ይላል። እንግዲህ ወደ እስራኤል ክልል ሚሳኤሎችን አተኩስም ወይም ሌላ ጥቃት አደርሳለች ተብሎ እንደማይጠበቅ በቅርቡ በእስራኤል በኩል ያለው ግምት ይሄው ነው። ሌላው ኢራን የአሜሪካውን ፕሬዚዳንት ዶናልድ ትራምፕ ላይ ያው አደጋ ለማድረስ አዲስ ፕሮግራም የቀረጸች መሆኑን ቀደም ሲል በዜናም ተመልክተነዋል። በእስራኤል በኩል የወጣ መረጃ ነው። እንግዲህ ለአሜሪካ እንደተነገረና ይህ መረጃ እንደተላለፈ የተለያዩ መገናኛ አውታሮች በተለይ ዎል ስትሪት ጆርናል የዘገበ መሆኑም ተገልጿል።
ሌላው ትናንት የአውሮፕላን አብራሪዎች ስልጠና ፍጻሜውም ተጠናቆ የመጨረሻ ዝግጅት ነበር። በዚህ ዝግጅት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተገኝተው ባሰሙት ንግግር ጦርነቱ ገና አላለቀም ማለታቸውም ተገልጿል። ገና ነው ጦርነቱ አልተጠናቀቀም ማለታቸውን የሚገልጽ ዘገባ ቀርቧል። ማሪብ ሌላው ርዕሰ ጉዳይ ቀደም ሲል ያየነው የኦሪት ትምህርት መሰረታዊ ህግን እንዲጸድቅ የቀረበውን ሐሳብ አሁንም ተጠባባቂ ወታደሮች በጥብቅ እየተቃወሙ መሆናቸውን በድጋሚ ያው በፎቶግራፍ ተደግፎ ማሪብ ላይም ቀርቧል። ይህን ህግ ምንም እንኳን ከፍተኛ ተቃውሞ የገጠመው ቢሆንም ግን ህጉ እየጸደቀ ነው፣ ህጉን እንዲጸድቅ ያው እንዳይጸድቅ ማቆም አልተቻለም የሚል ዘገባ ቀርቧል። ወደ ሚቀጥለው ጋዜጣ ስናልፍ እስራኤላየም ነው። እስራኤላየም እንግዲህ በኢራንና በአሜሪካ መካከል እየተካሄደ ያለው የተኩስ ልውውጥ በሚመለከት ሰፊ ዘገባ አቅርቧል። በእስራኤል በኩል ይላል፣ በእስራኤል በኩል በጣም ከፍተኛ ዝግጅት ምንጊዜውም በበለጠ ሁኔታ እስራኤል ከፍተኛ ዝግጅት አድርጋ እየተጠባበቀች ነው እና በኢራን ላይ እንግዲህ ኢራን በእስራኤል ላይ ጥቃት ብታደርስ እስራኤል የምትወስደው ምላሽ ከምንጊዜውም ሁኔታ በበለጠ በኢራን ላይ ከባድ በጣም ከባድ ጥቃት ለማድረስ ተዘጋጅታለች የሚል ዘገባ አቅርቧል። እስራኤላየም ያው ትናንት ኢራን ወደ አካባቢ ሀገራት ዮርዳኖስን ጨምሮ ሚሳኤሎችን እንደተኮሰች እና በዮርዳኖስ በኩል ጉዳት እንዳልደረሰ ነው የገለጹት። ግን ያው ወደ ዮርዳኖስም 9 የሚደርሱ ሚሳኤሎችን መተኮሷንና መክሸፉ ተገልጿል። እንግዲህ የአሜሪካ ተቋማት ይገኛሉ ተብሎ በሚታሰበው አካባቢ ነው። በኳታር እንኳን አደራዳሪ ሆና አሁን በኢራንና በአሜሪካ መካከል ድርድር ከሚያደርጉ ሀገራት መካከል አሸማጋይዋ እሷ ናት። ግን ወደ ኳታርም ኢራን ትናንት ጥቃት ማድረሷን በኳታር ላይም እንደዚሁ ተገልጿል። እዚህ ጋር ተያይዞ በአሜሪካ በኩል በይፋ የተነገረ በመግለጫ የለም፣ ግን ኢራን ላይ እንደዚሁ ጥቃት እያደረሰ መሆኑን የአሜሪካ መከላከያ ሰራዊት ተገልጿል። ቀደም ሲል እንደገለጽ ነው ቡሽካር በተባለው አካባቢ የሚገኘው የኢራን የኃይል ማመንጫ እና ሌሎች መሰረተ ልማቶች ላይ ድልድዮችንም ጨምሮ ከፍተኛ ጉዳት የአሜሪካ መከላከያ ሰራዊት ከፍተኛ ጉዳት ማድረሱ ተገልጿል ይላል። ሌላው ርዕሰ ጉዳይ እስራኤላየም የተመለከተው ሚኒስትር ጊላ ጊምላኤል ናቸው። የሀረዲ ማህበረሰብ ወደ መከላከያ ሰራዊት የሚዘምቱበትን አጋጣሚ ወይም ግዴታ አጋጣሚው አምልጦናል ማለታቸው እንግዲህ ጋዜጣ ውስጥ ገጽ 12 ላይ በሰፊው ቀርቧል። ግን እነሱ የሀረዲ ማህበረሰብ ወደ መከላከያ ሰራዊቱ እንዲዘምቱ የምናደርግበት ግዴታ አምልጦናል ማለታቸውን የሚገልጽ ዘገባ አቅርቧል። እስራኤላየም ሌላው እንግዲህ ያው ህዝብ ላይ በተወሰደ ቅድመ ግምገማ ነው አሁን ምርጫ ቢካሄድ በዚህ ሰዓት ይላል የተቃዋሚ ፓርቲዎች 54 አንድ ላይ ተጣምሮ ማለት ነው 54 መቀመጫዎችን ያገኛሉ ይላል። አሁን ደግሞ ጥምር መንግስቱ ላይ ያለው ያው ገዢው መንግስት እነሱ 52 ይሆናሉ፣ 52 መቀመጫዎችን ያገኛሉ በክነሴቱ ይላል። የአረብ ማህበረሰብ የሚወክሉ ፓርቲዎች ደግሞ 10 መቀመጫዎችን ያገኛሉ ይላል። ባሳለፍነው ሳምንት ደግሞ በዚህ ሳምንት ያለቀ ባለው ሳምንት ከሶስት ቀናት በፊት አዲስ ፓርቲ ማቋቋማቸውን ያስታወቁት ሄሊትሮፐር እና የሄንደል ፓርቲ ደግሞ 4 መቀመጫዎችን በክነሴቱ ያገኛል ተብሎ እንደሚጠበቅ አሁን ባለው ግምትና ጥናታዊ ግምገማ ላይ አቅርቧል እስራኤላየም። ሌላው ጋዜጣ ሀሬጽ ነው። ሀሬጽ የሻባኮ ኃላፊ ዳቪድ ዚኒ ይላል ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ሀሳብ ተጽዕኖ ፈጥሮባቸዋል። ያው እሳቸው ባደረጉት ጫና ወይም ተጽዕኖ 12ኛው ቴሌቪዥን ጣቢያ ምርመራ እንዲካሄድ ፈቀዱ፣ ግን ያው በተደረገባቸው ጫና ወይም ተጽዕኖ ነው። በኢራን ላይ የተከፈተው ጦርነት መቼ እንደሚካሄድ የ12ኛው ቴሌቪዥን ጣቢያ ዘግቧልና እንዴት እንዳወቀ ሁኔታውን ምርመራ እንዲካሄድ በቴሌቪዥን ጣቢያው ላይ እሳቸውም ያው እንግዲህ ያው እንዲህ ምርመራ እንዲካሄድ ፈቅደዋል፣ ግን በጫና ነው በጠቅላይ ሚኒስትሩ ጫና የሚል ዘገባ
አቅርቧል። ሀሬጽ እንግዲህ ሌሎች የተለያዩ ርዕሰ ጉዳዮችንም አቅርቧል። ቀደም ሲል በሌሎች ጋዜጣ እንደተመለከት ነው የኦሪት ትምህርት መሰረታዊ ህግ ሆኖ እንዲጸድቅ ያው ጸድቋል። እንግዲህ ያለውን ተቃውሞና ያለውን ሂደት በአጠቃላይ ክነሴቱ እንግዲህ ከመበተኑ በፊት ወደ የበጋ ረፍት መውጣቱ በፊት በምርጫው ምክንያትም ክነሴቱ እንደሚበተን ይታወቃል። ከዛ በፊት በርካታ ህጎችን ለማጽደቅ ያለ ረፍት በተከታታይ እየሰራ ነው። እንግዲህ የኦሪት ትምህርት መሰረታዊ ህግ ሆኖ እንዲጸድቅ የሚለውንና ሌሎችም የተለያዩ ህጎችን ለማጽደቅ ከፍተኛ ጥረት እያደረገ ነው ያለው ሀሬጽ የተለያዩ ዘገባዎችንም አቅርቧል። እንግዲህ ያለን ጊዜ ለማባቃት ቆየት ብለን ደግሞ አንዳንድ ርዕሰ ጉዳዮችን እንመለከታለን። አድማጮች፣ ጋዜጦች በዛሬ እትማቸው ለአንባብ ያቀረቧቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። ወደሚቀጥለው ዝግጅት እንለፍ። ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ስልክ መስመራችን ላይ ደራሲ የታሪክ ተመራማሪ መምህር ዳንኤል በለጠ ይገኛል። ወደስ ነው እናልፈው። ዳንኤል ጤና ይስጥልን፣ እንደምን አደርክ?
1: እንደምን አደርሽ ወንድምሽ?
0: አመሰግናለሁ። ሰላም ነኝ። እንዴት ነው በጧት አርብ ቀን? ከሳምንቱ መጨረሻ በኋላ በጧት መነሳት ያው ትንሽ ሊያስቸግር ይችላል፣ ግን ብዙም አይከብድም አይደል?
1: ቆንጆ ነው። አላማውን ለተመለከተው ምንም አይከብድም።
0: እውነት ነው።
1: ለዚህ ፕሮግራም መነሳት በጣም ትልቅ ነገር ነው።
0: አዎ ዳንኤል፣ እንግዲህ አንተ በተርካታ መጽሐፍትን ጽፈሃል። የመጽሐፎች እንግዲህ ዋና ጭብጥ ሀሳብ ርዕሳቸው ደግሞ እንደምናውቀው በኢትዮጵያ ቤተ እስራኤላውያን ታሪክ እና የዘር ሀረግ ላይ በአብዛኛው ትኩረት ያደረገ ነው። እንደው እነዚህ መጽሐፍት ስትጽፍ እንዴት ነው? መረጃዎች ቀላል አይደሉም። ወደ በርካታ ዓመታትን ወደኋላ ተመልሰህ ነው እና የምታጠናክራቸው። እንዴት ነው መጽፋቸው? መረጃዎች እንዴት ነው የምታገኛቸው?
1: ትንሽ አንድ መጽሐፍ ለመጽሐፍ ብዙ መረጃዎች መሰብሰብ ግዴታ ነው። መረጃ ያው ከጥንት ከተጻፉ ታሪኮች እነሱም በተለያዩ ቦታዎች በሙዚዮኖች እንደገና የተለያዩ ቦታዎች የሚገኙ ሲሆኑ፣ ሌሎች ደግሞ በግለሰብ ደረጃ የተያዙም ሊኖሩ ይችላሉ። እንደገና ሰዎችንም በሰዎችንም ቃለ መጠየቅ በማድረግ ሌላው ደግሞ ያው ብዙ ተቆፍረው የሚገኙ ታሪኮች መጽሐፍ ቅዱሶች ያንን ተመርኩዞ ነው። አንድ ነገር እንትን ታሪኩ እንደዚህ ነው ሲሉ ያንን ነገር ደግሞ ግዴታ ትክክል መሆኑ አለመሆኑን በተለያዩ መንገዶች ማረጋገጥ ያስፈልጋል። ሲጻፍ ደግሞ መረጃዎችን ይዞ ነው። ከየት እንደተወሰደ፣ ማን እንደጻፈው፣ መቼ እንደተጻፈ፣ ከየት እንደተገኘ፣ እነዚህ ነገሮች በሙሉ ሆነው ሲጻፉ መጽሐፉን ታማኝነት እንዲሆን ያደርገዋል ማለት ነው። እና ብዙውን ጊዜ ያሳለፍኩት ታሪኮችን በመሰብሰብ በመረዳት በመማር ነው። ከዛ በኋላ ነው እንግዲህ ጽሑፍ የሚመጣ።
0: አዎ እንደው በእስራኤል በተለይ በከፍተኛ ትምህርት ተቋማት እስከ ቅርብ ጊዜ ድረስ ስለ ኢትዮጵያ ይሁዳውያን፣ ስለ ኢትዮጵያ ቤተ እስራኤል በዕብራይስጥ ከተጻፈው መጽሐፍ ይልቅ በእንግሊዝኛ የተጻፈው የውጭ ሀገር ዜጎች የጻፉት መረጃ ይበልጥ ነበር ማለት ይቻላል። እስከ ቅርብ ጊዜ እንደው መረጃዎችን በቀላሉ ፈልጎ ለማግኘት በአካዳሚ በከፍተኛ ትምህርት ተቋማት ደረጃ ቀላል አልነበረም። እና አሁን ደግሞ አንተም ሌሎችም እየጻፋችሁ ነው። በጣም ትልቅ ነገር ነው። ምክንያቱም ታሪካችን ሳይጻፍ ያለፈው እንደው በቃል ከትውልድ ወደ ትውልድ የተላለፈው ይበልጥ ነበርና ይሄ ደግሞ እውነት ቁጭት ነው። አሁን ግን ያለው ሁኔታ ጥሩ ነው። እና አንተ ዳንኤል ጌዲዮንም በተባለው መጽሐፍ እንግዲህ የኢትዮጵያ ቤተ እስራኤላውያን በኢትዮጵያና አካባቢዋ ስልጣን ላይ ሀገርና ሕዝብ ሲመሩበት የነበረውን ጊዜ የሚመለከት ታሪክ ጽፋሃል፣ ጠቢባል፣ ሌላም መጽሐፍት አሉና እንደው እስኪ እንግዲህ ያላነበበ ሰው ይኖራል መጽሐፍቱን እንግዲህ ለማንበብም እንዲመች በተለይ ወጣቱ ትውልድ፣ እስኪ በተለይ ስለ ጠቢባን ስለሚለው መጽሐፍ ይዘቱ ባጭሩ ከሞላ ጎደል ምንድን ነው የሚመስለው?
1: አዎ ጠቢባን ብዙ መጽሐፎች ጽፌያለሁ። ከእነሱም አንዱ ታሪክን በተመለከተ ከጻፍኳቸው መጽሐፎች ሀጊዶኒም የሚባለው ሀጊዶኒም የኢትዮጵያ ይሁዳውያን ታሪክ የሚለው እና ጠቢባን ከጎንደር እስከ ሸዋ የሚሉት መጽሐፎች ናቸው። ሀጊዶኒም የሚለው መጽሐፍ መጨረሻ ማለት ይቻላል ባለፈው አራት ዓመት የወጣ መጽሐፍ ነው። እሱ መጽሐፍ ትልቅ ዝናን ያተረፈ መጽሐፍ ነው። ብዙ አዳዲስ የታሪክ መረጃዎች እየተገኙበትና ያሉበት መጽሐፍ ነው። በጣም ትልቅ ነው። ሁለተኛው የጠቢባን ታሪክ የሚለው እሱም እንደዛው በ2017 የወጣ መጽሐፍ ነው። ከሰሜን እስከ ሸዋ ያልኩት የጎንደር ዙሪያ በጎንደር ዙሪያ ያሉትን ቤተ እስራኤል ብቻ ሳይሆን ሰሜን ሸዋ የሚኖሩትን ቤተ እስራኤሎችም የሚያጠቃልል ነው። ይሄን የጻፍኩት እኔ ብቻ ሳይሆን ከስሜን ሹዋ ከነበሩት ወይም ካሉት ባለፈው 292 ዓመት ወደ ስሜን ሹዋ የተሰደዱት ቤተ እስራኤሎች ከነሱ ክፍል የሆነው አንዱ ጋር ነው። ያው ወደ 200 ገጽ የሚሆነው ነው የሲጽፍ 100 ገጽ እሱ ስለነሱ ታሪክ ጽፎያ ዘጋጀው ነው። መጽሐፉን ትልቀው ከናግንቷል ማለት ይቻላል።
0: ከ292 ዓመት በፊት ከየት ነው ወደ ሰሜን ሸዋ የተሰደዱት? እንግዲህ ያው ያላነበቡትም ስላሉ ነው መጽሐፉን እኔ አንብቤዋለሁ። እሺ።
1: አዎ፣ እነዚህ የተሰደዱት በጣም የታወቀ ነው ታሪካቸው። ከኛ በጠዳ አካባቢ ጠዳን አካባቢ ነው የተሰደዱ። የተሰደዱበት ምክንያት በዛን ጊዜ ኢትዮጵያ በንጉስ እያሱ ጊዜ ነው። በንጉስ እያሱ ጊዜ የሽዋው ገዥ ልክ ይሄ ንጉስ እያሱ ከአባቱ አጼ በከፋ ከሞተ እሱ ነገሰ። እሱ በነገሰ ጊዜ 4 ዓመት እንደቆየ ስበርስ ቁጫ ነበር። በቃ መናናቅ ነበረ። አልገዛም የማለት እንትን ነበረ። የሽዋው ግብር አልከፍልም ሲል ወታደሮች ላከ። በዚህ ወታደር የጦር አዛዥ የነበሩ 3 የጦር አዛዦች ነበሩ። ከነዚህም አንዱ አጎቱ ራስ አገገዥ ነው። እንደገና ሁለተኛው ደግሞ ራስ ወዳጆ ይባላል። በጣም በታሪክ የታወቀ ገዥ ነው። እዛ ብዙ ወታደሮችን ይዘው ሄዱ። ከነዚህ መካከል ቤተ እስራኤሎች ነበሩ። እዛ አካባቢ ነበሩ ጠመንጃ የሚሰሩ እንትን ነገር ለጦር አስፈላጊ የሆኑ ነገሮችን እንዲሰሩ ሁልጊዜ ይዘዋቸው፣ በጦርነት ጊዜ ሁልጊዜ ይዘዋቸው ይሄዱ ነበር። በዛን ጊዜ
0: የእጅ ጥበባቸው ስለሚፈለግ
1: አዎ በጦርነት ተፈላጊ የሆኑትን ጦር ምናምን ነገር የሚሰሩትን በዛን ጊዜ በዚህ ጦርነት አዝማች ይባላል። አዝማች የጦር አዝማች የሸዋው ክልል መርድ አዝማች ነው የሚባል ያሸንፋቸዋል። ብዙ ብዙ እንትኖች ተገደሉ። ብዙ እዚህ የንጉሱ ወገን ወታደሮች አለቁ። ከነዚህ የተረፉ ትንሾች ናቸው። የንጉሱ አጎትም ተያዘ። ራስ ወዳጅ ግን ከተወሰኑ ወታደሮች ጋር አመለጠ። ይሄ አሁን በኢትዮጵያ ታሪክ በጣም የታወቀ ነው፣ ብዙም ተጽፏል። ስለዚህ እና በዛን ጊዜ ይህ ንጉስ ይህ የሸዋው መርድ አዝማች የተባለው የታሰሩትን ያሰራቸውን የማረካቸውን ሲያይ እጅ ጥበብ ያላቸው ሆኑ እናንተ ማለት ነው ጥቅም ያደላቸው ብሎ አስቀራቸው። በጣም የሚገርመው እሱ ራሱ ይሄ መርድ አዝማች የተባለው እኔ የንጉስ ሰረጸ ድንግል ልጅ የሆነው ያዕቆብ ልጅ እነኝ ብሎ ጽፏል ራሱ። ያዕቆብ የሚባለው ሰረጸ ድንግል እስራኤሎችን ሲያሸንፍ በጦርነት ልብነ ድንግል ይቅርታ ሲያሸንፍ በሚስት ደረጃ የወሰዳት ምንድን ነው? የጊዶንን ልጅ የሆነችውን እንደ ሚስት ወሰዳት። እሷ ያዕቆብን ወለደች። ያዕቆብ የልጅ ልጅ ልጅ ነው። እንግዲህ በአንድ በኩል ክርስቲያን ሲሆን በአንድ በኩል እስራኤል ነው ማለት ነው። አዎ፣ ይህ አዲስ የተገኘ መረጃ ነው። ስለዚህ እንደዛ እንደ ጥቅም እንደ ጠቅም ብቻ ሳይመለከት እንደገና ደግሞ ወገናዊ አዎ፣ በዛን ጊዜ ወገናችሁን ሄዳችሁ አምጡ ተብለው ብዙ ብዙ እዛ አካባቢ ሰዎች እቃቸውን እያስቀመጡ እንትን እየቀበሩ ሄደው ተቀመጡ። አሁን ብዙውን ጊዜ ለረጅም ጊዜ ስለነሱ ብዙ ተጽፏል። የተለያዩ ተመራማሪዎች ካለፈው 200 ዓመት በላይ ድረስ አግኝተዋቸው ስለነሱ ጽፈዋል። ጀምስ ብሩስ የሚባለው ራሱ ጽፈዋል። እንደገና ሌላ ፕሮፌሰር ፓንክረስት የተባለው የተለያዩ ብዙ የውጭ ደራሲያን እና ተመራማሪዎች ስለነሱ በሰሜን ሸዋ ይሁዲዎች አይሁድ እንደነበሩ በእጅ ሙያነት፣ አንጥረኝነት፣ ሸክላ ስራ፣ አናጢ ስራ እንትን እያሉ እየተሰማርተው የሚሰሩ ብዙ እንዳሉ ተጠቅሷል። ሌላው ደግሞ ዶክተር ያቆብ ፋይትሎቪችም ባለፈው ከመቶ ዓመት በላይ በ1908 እንደዚህ ሀገር አቆጣጠር ሲሆን በ1900 እንደ ኢትዮጵያ አቆጣጠር ሄዶ አይቷቸዋል፣ ተገናኝቷቸዋል። እሱም በጻፈው መጽሐፍ በ1908 ወይም 1900 በጻፈው መጽሐፍ በአዲስ አበባ ጠቢባን ተብለው በሚታወቁ እንደዚህ ብሎ ጽፏል የሷን ያርጎች አይሁድ ወይም ፈራሾች እንደሆኑ ያስባሉ፣ እነሱ ግን ራሳቸው ክርስቲያኖች እንደሆኑ ይናገራሉ። ጠቢባን በሰንበት ስራ አይሰሩም። በሰንበትና በበዓላት ለክርስቲያኖች የማይታወቁ ልዩ ጸሎቶችን ያደርጋሉ። ስለዚህ ክርስቲያኖቹ አይሁዶች እንደሆኑ ይደመድማሉ። አዎ፣ እንደ ፈላሻዎች ሁሉ ጎንደር እንዳሉት ፈላሻዎች ሁሉ ቡዳ እንደሆኑ በማውራት ስም ያጠፉባቸዋል ብሎ ገጽ 114 እና 115 ጽፎት ይገኛል። እንደገና ፕሮፌሰር ታምራትም ስለነሱ ብዙውን ጊዜ ተነግረዋል። ዮና ቦጋለ ጽፎ ነበር መጽሐፍ ስለነሱ። ያው ኃይለ ሥላሴ ጨርሶ መንግስቱ ሲነሳ በፍርሃት የተነሳ ጽፎ የነበረው መጽሐፍ ያው ቃሉት ተወደቀ ይባላል፣ ጠፋ ይባላል። እንደገና ሌሎች የእስራኤል አባቶቻችን አባጌት ሄደው ነበር። ነቂሰላን ሲናገሩ ነበር። ነቂስ ብርሃን ይናገሩ ነበር።
0: ፊልምም እኔ ያው ፊልም አለ የተሰራ ፊልም ዩቱብ ላይ እንኳን ከወጣ 4 ዓመት በላይ ይሆነዋል መሰለኝ፣ ግን ቆይቷል መሰለ እንደገባኝ። እንግዲህ እንዳለ መረጃ ፊልሙ ከ14 ዓመት በፊት የተሰራ እንደሆነ ነው የሰማሁት። እና እንዳልከው በዚህ በሰሜን ሸዋ ዙሪያ ቀጨኔ አካባቢ የሚያጠነጥን ነው ፊልሙ። ከጎንደር እንደመጡ ነው የሚናገሩት። አሁን ያልካቸው መረጃዎችም የተጠቀሱበት ቦታ አለ። እንግዲህ ዞሮ ዞሮ አሁን በቅርብ ጊዜ የመጡ ነበሩ የዚህ ማህበረሰብ አባላት እንግዲህ ቀጨኔ አካባቢ እንደሚኖሩ ይታወቃል በይፋ። እነሱ ከዚህ በፊትም መጠው ነበር፣ በአንተ አማካኝነት እንደመጡ ነው ማስታውሰው። ከ8 ዓመት በፊት ይመስለኛል ባለሳሳት ቃለ መጠይቅም አድርገንላቸው ነበር። እና ሁኔታው አዲስ ነገር አይደለም። እስኪ እንደው አንተና አሁን እዚህ ያለው የኛ ቤተ እስራኤሉ ማህበረሰቡ ያደረገውን ስራ እነሱን ለማገዝ ወይም ደግሞ ትክክል የኛ ወገን ናቸው ከጎንደር ነው የሄዱ ብሎ የሰራውን ስራ የሄደበትን ርቀት ምን ያህል ነው? ምን ያህል ሂዳችኋል?
1: መጀመሪያ ደረጃ ስለነዚህ እዚህ ሀገር ከገባን ስለነዚህ ማንም ምልሽ የሚያውቅ አልነበረም። ይህን የዶክተር ያቆብ ፋይትሎቪችን የጻፋቸው መጽሐፍ ስመለከት እና ዮና ቦጋለ የጻፈው ፕሮፌሰር የጻፉትን ስመለከት እንዴት እንደዚህ አይነት እስራኤሎች አሉ ብዬ ግዴታ እንትን ማለት አለብኝ ብዬ ታሪክ እየጻፉ እያለ ነው ታሪኬን እየጻፉ እያለሁ ያን ጊዜ እንደ አጋጣሚ ከዛ እንትን በጋዜጣም አንዳንድ እንትኖች ስለ እኔ ይጻፉ ነበር፣ ስለ ስራዎቼ። ቴሌቪዥንም ቃለ መጠይቅ አደርግ ነበረ ብዙ እና ከዛ አንድ ልጅ ያይና ጋዜጠኛ ነህ ይለኛል። ከሰሜን ሸዋ ባለፈው በ2014 ጋዜጠኛ ነህ ብሎ መልእክት ያስቀልኛል። እኔ ጋዜጠኛ አይደለሁም ደራሲ ነኝ እለዋለሁ። በኋላ እኔማ በሰሜን ሸዋ የሚገኝ ቤተ እስራኤል ነኝ ሲለኝ ያን ጊዜ ልክ ታሪካቸውን አውቃለሁ። በጣም ነው
0: መረጃ ያገኘ።
1: አዎ፣ በኋላ እኔ መጽሐፍ እየጻፍኩ ነው እስኪ ንገረኝ ስለው ቀስ በቀስ አነጋገረኝ። እዛ እንጻፍ እሱም እዚህም መጽሐፉ የነሱን ታሪክ እንደ መጨመር እንዳለብን ተግባብተን ያው መጽሐፍ ጀመር ነው። 2 ዓመት ተኩል ይሆናል። ያን መጽሐፍ ጽፌ ስለ እነሱ ማስታወቂያ ስጽፍ ሰው በቃ ይሰው እያበደ ምን አመጣብኝ እያሉ ብዙ ትችት ነበረ። ብዙ ምልሽ የማይባሉ ነገሮችም ተጽፈው ነበር። በኋላ በ2018 መጽሐፉ አልቆ ስለ እነሱም ብዙ አውርቼ መረጃዎችንም ጽፌ የኛ አባቶች ታሪካቸውን ሲናገሩ እንደነበረ እንትን ካደረግኩ በኋላ በኋላ እንትን ተደረገ። ያው ኢሮዋ ማድረግ አለብኝ አልኩ። ኢሮዋ ማድረግ አለብኝ ይህን ትልቅ እነሱ እንትን ማድረግ አለብኝ ብዬ በመጽሐፉ የሚመረቅበት ጊዜ በመኾን ቫይትማን ትልቅ ዝግጅት አድርጌ 800 ሰው የነበረበት ምሽት አድርጌ ብዙ ህዝብ እነሱንም አምጥቼ በቃ ስለነሱ ታሪክ እንዲነገሩ አድርጉ። ከዛን ጊዜ ጀምሮ ያው ሰዎችን በጣም ማወቅ ጀመሩ። አንዳንድ ሰዎች ከአባቶቻቸው ከአያቶቻቸው የሰሙትንም እየመጡ ስለነሱ ተረኩ። ከዛ ሁለት ጊዜ ሶስት ጊዜ እስከ አራት አምስት ጊዜ አምጥቻቸው ነበር። የተለያዩ ድሎች የሰጠሁ ህዝቡ ጋር ተገናኝተው ከፓርላማ ገብተው ክኔሴት ከቤተ እስራኤል ነጽጊም ጋር ተገናኝተው እንቅስቃሴው እየተፋፋመ እየተሻሻለ እየተሻሻለ ከፍ እያለ ሄደ። በኋላም የኛ ሰዎች እነሱን ሲያዩ እኛ መሄደን ማየት አለብን ነው በቀጨኔ በተለያዩ ቦታዎች እነሱ ሜንሾ በሚገኙበት ቦታዎች ነው የሚገኙ እየሄዱ እየጎበኙ አንዳንድ ተመራማሪዎችም
0: የሃይማኖት
1: አባቶች አንድ ጊዜ በቃ ትልቅ ስብሰባ ላድርግ ብዬ ከነሱ ጋር ቀጠሮ ያስኩ መሆን እናንተን ታሪካችሁን እንደገና ከሱ ብቻ ሳይሆን ከዚህም ብዙ ህዝብ እንዲያው ከዙ ትልቅ ስብሰባ አደርጋለ ብዬ አዲስ አበባ ዩኒቨርሲቲ ትልቅ ስብሰባ አድርጌ ራብ ሞሽንና ቄስ አብዩም አንደኛ ሄደው እንዲገናኙ ሁለተኛ እንዲመረምሯቸው በማለት ላኳቸው። እነሱም ሄደውም በደንብ የተቀበሏቸው አይተው መርምረው ስለማንነታቸውን ተረድተው ቄስ አብዩም በቤተሰብ ደረጃ ታሪካቸውን ስለሚያውቅ ራሞሽም በአያቱ ቄስ ብርሃን ባሩክ ሊቀ ካህናት ቄስ ብርሃን ባሩክ እሱም መኖራቸውን ሲናገር ስለነበር በቃ ሄደው ትልቅ ትልቅ ስብሰባ ሆኖ በዛን ጊዜ ህዝብም ቀጥታ አሳይቸው ነበር አድርገን ነበር። እና እንቅስቃሴው እዛን ጊዜ ጀምሮ እንግዲህ እየሰፋ ሄደ። ያው ከመሀል ብዙ ሰዎች እየገቡ ብዙ እንቅፋቶች ነበሩ ክፍፍል ነገር መጣ። ያው ቀስ በቀስ እየተዳከመ ሄደ። ግን አሁን አንዳንድ ሰዎች አሉ ያላቸውን ጊዜ አሁንም እየሄዱ ብዙ የሚያስተምሩ አሉ። በእርግጥ በሙሉ እስራኤሎች ናቸው ማለት አይደለም። ቁጥራቸው ከ20 እስከ 25 ሺህ ይሆናል። ግን ወደ ወገናቸው ለመመለስ የሚፈልጉ በጣም ብዙም ላይሆኑ ይችላሉ። እና ያው ከጊዜ ብዛት ብዙ መረሳትም አለ።
0: ያው ተጽዕኖ ይኖረዋል።
1: የማያስታውሱም ነገሮች አሉ። ለብዙ መረጃዎችም ሰጥቻቸዋለሁ ስለነሱ በእኛ በኩል የሚታወቀውን ማለት ነው።
0: አዎ ዳንኤል፣ በነገራችን ላይ እንደው ቤተ እስራኤልን ብቻ ሳይሆን አንተ በኢትዮጵያና በእስራኤል መካከል ስላለው ግንኙነትም ብዙ ትሰራለህ ስለምናውቅ ነው። ከዩኒቨርሲቲዎች ጋር ከተለያዩ ከተሞች ጋር የከተሞች እህትማማችነት እንዲፈጠር በዩኒቨርሲቲዎች ደረጃም እንደዚሁ የተለያዩ ተወካዮች ከኢትዮጵያ መጥተው በዚህ በኛ ሬዲዮም ቃለመጠይቅ ስናደርግላቸው አስታውሳለሁ። እና በተለያየ ጊዜያት እንደው ቤተ እስራኤል ላይ ብቻ ያተኮረ እንዳልሆነ ነው እንቅስቃሴ ለማስታወስ ነው። ምን ትላለህ ለማጠቃለል ካለን ጊዜ አንጻር? እንግዲህ ጊዜያችን ብዙ አይደለም።
1: እኔ በጣም አተኩሮ የምመለከተው በማንነታችን እንኮራ ማንነታችንን እንዳውቅ ነው፣ መሰረታችንን እንድናውቅ የሚለውን ነው። እኛ ታሪካችን ካወቅነ፣ መሪዎቻችን ካወቅነ ጥሩ ኑሮ ልንኖር እንችላለን። እንደገና ደግሞ ራሱ በራሳችን ልንተማመን እንችላለን፣ መንገዳችን በጥሩ ሁኔታ ልመራ እንችላለን የሚለው ነው የማምንበት። በተጨማሪ ብዙ እነዚህ ከኢትዮጵያ ባለሀብቶች ብዙ ባለሀብቶችንም ይዤ መጥቻል። በኢትዮጵያ የታወቁትን እንደገና የዩኒቨርሲቲ ፕሬዚዳንቶችንም አምጥቼ ነበር፣ የከንቲባዎችንም አምጥቼ ነበር፣ ከተለያዩ ቦታዎች ያሉትን። ይህን ያደረግኩት ለምንድን ነው? አንደኛ ከኛ ህዝብ ጋር ተገናኝተው የግንኙነቱ ሰፋ እንዲል፣ እኛ ደግሞ ከእነሱ እንድንማር እነሱ ከኛ እንዲማሩ፣ ሁለተኛ ደግሞ የእስራኤል ህዝብ ደግሞ አይቶ ደግሞ እንደዚህ አይነት ከፍተኛ ደረጃ የደረሱ ባለሀብቶች እንደገና ተመራማሪዎች እንዳሉ እና እንዲያውቁ ስለኛ እንዲረዱ በማለት ነው። ይህ እንቅስቃሴም በጣም ደስ ያለ እንቅስቃሴ ነው። ያው ብዙ እውቅናን አግኝቶ ነበር። ከእናንተም በጣም ደግፋችሁት ነበር እንግስካሴ
0: ቃለምጠይቅ በአሬል እና በአርባ ምንጭ ዩኒቨርሲቲ መካከል ይመስለኛል የነበረውን ግንኙነት አስታውሳለሁ። እዛ ተወካዮች መጥተው በጣም ደስተኞች ነበሩ። ከባቲያም ከተማ ጋር ደግሞ የትኛዋ ከተማ ነው ያው የተማማችነት
1: ክራቲያም ነበር አድርገን ነበር።
0: እንዲህ እንዲህ አይነት ነገር ነበረ እና እንግዲህ ቀጥላል ብለንም ተስፋ እናደርጋለን። እሺ፣ ያቋረጥኩ ሀሳብን እያጠቃለልክ ነበር።
1: ስለኛ ብዙዎች የማ እንትን የማይሉ አሉ። የማ የእኛ ህዝብ የትም ሀገር ብትሄጅ በቃ እስራኤሎች ይሁዲዎች አልቀዋል፣ እንግዲህ ይሁዲ የለም ተብሎ በየትም ሀገር ስም ተሰጠው። ግን ከኢትዮጵያ ሲሆን ነው አለቁ፣ እንግዲህ ይሁዲ የለም እያሉ የሚናገሩ። የኛ ህዝብ ታሪክ ገና አልተነገረም፣ አልተወራም። ብዙ ነገሮች አሉ። አሁን በተለይ የዘር ግንድ ሰምቴው እዚ ግን ከስልሳ እስከ ሰማንያ ሺህ የሚሆነው የቤተ እስራኤል የዘር ግንድ አለ፣ ከተለያዩ መረጃዎች የተገኙ ማለት ነው። አሁን እዛ ብዙ ህዝብ ተበትኖ
0: እዚህ ሀገር ግን ይጠይቋል። የተለያዩ መስሪያ ቤቶች እንደው የሆነ ነገር ሲኖር ወደ አንተ ይደውላል።
1: ብዙ ድርጅቶች ከእኔ ብዙ ይመጣሉ ይመጣሉ። እንደገና ደግሞ ምልሽ አሁን በውንትን ላይ ያለን ውይይት ላይ ነን። ያን ያለኝን እንትን
0: መረጃዎች ይጠቀማሉ ማለት ነው። አንተ ያሉትን
1: አንዳንድ ጥያቄዎች ሲኖሩ ይጠይቁኛል። ለምሳሌ ባለፈው ብዙ የዘር ግንዶች ከአምስት መቶ እስከ ስድስት መቶ አመት በላይ አሉኝ። እነሱን ስትመለከት በየጊዜው የንጉስ ዘር የነበሩት እነዛ በሙሉ ትልቅ ትልቅ ቦታ የያዙ በሙሉ ታሪካቸው አለ። እነማን እንደሆኑ፣ መቼ እንደነበሩ፣ ማንን ሲገዙ፣ የት ሲገዙ እንደነበረ እና የእኛ ህዝብ ብዙውን ጊዜ ተበትኖ ቆርጧል። በተለይ በ19ኛው ክፍለ ዘመን እየጠፋ ብዙ አለ እና የለም አይባልም። ብዙ ህዝብ ጠፍቷል። አለ ብንል ሰው መደንገጥ የለበትም። ህዝባችን እንደማንም ብለን ፈላልገን ማምጣት ነው እንጂ ከዚህ ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ የእርስ በርስ ሽኩቻ፣ የእርስ በርስ ክፍፍል እኛን ይጎዳናል እንጂ ምንም አይጠቅመንም። ከሌላ የመጡት ህብረተሰቡት እንደዚ አይነት መከራ፣ እንደዚ አይነት ችግር የለባቸው። ከኛ ሲሆን ግን ብዙ መከፋፈል አለ። ብዙ ምልሽ ጠቃሚ ያልሆኑ ነገሮች እንትኑ ብንቆጠብ ብዙ ነው። ታሪካችን ግን አልመረመርነውም። አሁን ብዙ የተገኙ ብዙ መረጃዎች አሉ። በሚቀጥለው የሚወጣ ትልቅ መጽሐፍ አለ። በዛ አዳዲስ መረጃዎች ይገኛሉ። ብዙ ሰውም የሚገረምበት መጽሐፍ ነው የሚሆን እና ታሪካችን ጥልቅ ነው። ገና አልተነካም ለማለት
0: አልተነገረም። በጣም ጥሩ። እንግዲህ ደራሲ ተመራማሪ መምህር ዳንኤል በለጠ በሌላ ጊዜም በሰፊ እንወያይበታለን። እናመሰግናለን። መልካም ቀን ይሆንልህ።
1: አመሰግናለሁ።
0: መልካም ቀን። ሰላማል። የተከበራችሁ አድማጮቻችን ስርጭታችን ተጠናቀቀ። ለቴክኒክ ባለሙያው ለያኢር ኒውማን ምስጋና የደረሰው። ወርቅነሽ እሸቴ ነኝ። ቀን አንድ ሰዓት ላይ እንደገና እንገናኛለን። መልካም ቀን ይሆንላችሁ።

0: ክብራትና ክብራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን ዋላችኋል? መልካም ለተሰንበት ይሁንላችሁ። ያን ስርጭታችን እንሆ ጀመረናል። ከዛ በፊት ግን ዛሬ ለቱ እንደብራን ዘመን አቆጣጥር ዮም ዮም ሺሺ ካፌ በትሽ በታሙዝ ሄታሽን ፔቫ እንደ አውሮፓ ዘመን አቆጣጥር ጁላይ 10 2016 እንደ ኢትዮጵያ ዘመን አቆጣጥር ሐምሌ 3 2018 ነው። ስርጭታችን እንደተለመደው እስከ ቀኑ 2 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ዜና፣ ወቅቱን የተመለከተ ዜና ትንታኔ፣ ሳምንታዊ ፕሮግራምና የኦሪት ትምህርት በተከታታይ ይዘንላችሁ እንቀርባለን። ስርጭታችን ግን እናስተናግዳችሁ የቴክኒክ ባለሙያ ሞሼ ሊኬንሽቴን ሲሆን የስቱዲዮ ተረኞች ወርቅነሽ ሽቴ ናቸው። በይንን አሁን ዜናውን በወርቅነሽ ሽቴ
0: አመሰግናለሁ። አይቸው አርእስተ ዜና። መንግስት በይሁዳና ሰማርያ አካባቢ በሚገኙ በርካታ ሰፈሮች መገናኛ መንገድ ዝርጋታ የሚውል ከአንድ ቢሊዮን በላይ ሸቀል የሚገመት በጀት የሚመድብ መሆኑን አስታወቀ። ጠቅላይ ሚኒስትር ቢንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት ምሽት በስልክ ተወያዩ ተባለ። እስራኤል በአሜሪካና በኢራን መካከል የተኩስ ልውውጡ በቅርብ ቀናት የሚቀጥላል ብላ እንደምትገምት ተገለጸ። ኢራን ፕሬዝዳንት ዶናልድ ትራምፕ ላይ አደጋ ለማድረስ አዲስ ፕሮግራም እየነደፈች መሆኑን እስራኤል ለአሜሪካ መረጃ ማስተላለፏን ዎል ስትሪት ጆርናል ዘገበ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። መንግስት በይሁዳና ሰማርያ አካባቢ በሚገኙ በርካታ ሰፈሮች መገናኛ መንገድ ዝርጋታ የሚውል ከአንድ ቢሊዮን በላይ ሸቀል በጀት የፊታችን እሁድ የሚፈቅድ መሆኑን አስታወቀ። በጀቱ እንዲጸድቅ የተዘጋጀው ባለፉት 2 ወራት በመከላከያ ሚኒስቴር የሰፈራ አስተዳደር ክፍል በመንገድ ትራንስፖርትና በገንዘብ ሚኒስቴር ቢሮ መካከል በተካሄደ ትብብር መሆኑ ተገልጿል። የገንዘብ ሚኒስትር በጸሬል ስሞትሪች የመንገድ ዝርጋታው በእስራኤል ሀገር በመኖሪያ ሰፈሮች የሚፈጠረውን የሽብር ጥቃት ለመዋጋት የሚያገለግል መሳሪያ አካል ነው ብለዋል። በይሁዳና ሰማርያ አካባቢ በሚገኙ 64 የሰፈራ መንደሮች ለሚኖሩ እስራኤላውያን ከሚቀጥለው ወር ጀምሮ 7% የግብር ጥቅማ ጥቅም ተጠቃሚ እንደሚሆኑና ከሚቀጥለው ዓመት ጀምሮ ተግባራዊ እንደሚሆን የግብር አስከፋዩ ባለስልጣን ቢሮ አስታውቋል። የህጉን ጽንሰ ሐሳብ ያቀረቡት የክነሴት አባል ጽቢ ሱኮት ናቸው። ጠቅላይ ሚኒስትር ቢንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት ምሽት በስልክ ተወያዩ ተባለ። ሁለቱ መሪዎች በአካባቢ ካሉ ሀገራት ጋር በወቅታዊ ጉዳዮች መወያየታቸውን እንደሚቀጥሉ ስምምነት ላይ መድረሳቸው ታውቋል። ፕሬዝዳንት ትራምፕ አሜሪካ በቀጣይ በባህር ሰላጤው ሀገራት ለምትወስዳቸው ቀጣይ እርምጃዎች ሂደት ለኔታንያሁ ያስታወቋቸው ሲሆን ጠቅላይ ሚኒስትር ቢንያሚን ኔታንያሁ በበኩላቸው የቱርኩ ፕሬዝዳንት ታይብ አርዶዋንና ተባባሪዎቻቸው ስለ እስራኤል ሀገር ህልውናና ድንበሯን ለማስከበር ስለምታደርገው ጥረትም የተናገሩትን ከባድ የተቃውሞ ሀሳብ ለትራምፕ በድጋሚ መናገራቸው ታውቋል። እስራኤል በአሜሪካና በኢራን መካከል የተኩስ ልውውጡ በቅርብ ቀናት የሚቀጥላል ብላ እንደምትገምት ተገለጸ። አሁን ባለው ሁኔታ ያለ እስራኤል ጣልቃ ገብነት በአሜሪካና በኢራን መካከል ብቻ ግጭቱ ይቀጥላል ተብሎ እንደሚገመት ጊሊ ኮሄን ትናንት ምሽት በ11ኛው ቴሌቪዥን ጣቢያ ባቀረበችው ዘገባ ገልጻለች። የእስራኤል ባለስልጣናት በኢራን ላይ ወታደራዊ ጥቃት ለመክፈት ከአሜሪካው ፕሬዝዳንት ፈቃድ ቢሰጣቸው ፍላጎት እንደነበራቸውም ገልጿል። የበደዌ ማህበረሰብ በሚኖሩበትና ሽጋብ ሻሎም በተባለው አካባቢ የሚኖሩ 4 ወጣቶች በአካባቢው በሚገኘው ፖሊስ ጣቢያ ላይ ተኩስ በመክፈት የሽብር ጥቃት ለማድረስ በማቀድ ተጠርጥረው ክስ ተከፈተባቸው ተባለ። ተጠርጣሪዎች በቤርሸባ ከተማ በሚገኘው የአውቶቡስ ጣቢያ ተሃና መርካዚትም የሽብር ጥቃት ለማድረስ አቀደው እንደነበር ተገልጿል። ተጠርጣሪዎች በከተማው በሚገኘው የአውራጃ ፍርድ ቤት ክስ የቀረበባቸው ሲሆን ዋናው ተጠርጣሪ ሾሜራ ሆሞት በተባለው ዘመቻ ምክንያት ከ5 አመታት በፊት የሽብር ጥቃት ቡድን ለማደራጀት ወስኖ እንደነበር በክሱ ተገልጿል። ተጠርጣሪው በኢንስታግራም ገጹ ላይ የሽብር ጥቃቶችን በማበረታታት የሐማስ አሸባሪዎችን በማድነቅና ጥቅምት 7 የደረሰውን ጥቃትም ያጋራ እንደነበር ተገልጿል። ከመካከላቸው አንዱ ተጠርጣሪ ፈንጅ እንዴት እንደሚጠመድ የሚያሳይ ቪዲዮ በእጅ ስልኩ ማውረዱም ተገልጿል። ኢራን ፕሬዝዳንት ዶናልድ ትራምፕ ላይ አደጋ ለማድረስ አዲስ ፕሮግራም እንደነደፈች መሆኑን እስራኤል ለአሜሪካ መረጃ ማስተላለፋን ዎል ስትሪት ጆርናል ጋዜጣ ዘገበ። ፕሬዝዳንት ትራምፕ ባሳለፈው ሳምንት በኢራን የግድያ ዝርዝር ውስጥ መሆናቸውን ቢናገሩም የዋይት ሃውስ ቤተ መንግስት ግን እስራኤል አስተላለፈችው መረጃ እስካሁን ምላሽ አልሰጠም ተብሏል። ትራምፕ በመጀመሪያው የስልጣን ዘመናቸው መጨረሻ ላይ ስለ ኢራኑ የጦር አዛዥ ካሳም ሱሎማኒ ግድያ ካስታወቁ ጀምሮ ኢራን ትራምፕን ለመግደል ክትትል እንደምታደርግ በአሜሪካ እጅ ያለው መረጃ የሚያሳይ መሆኑን ከደረሰን ዘገባ መረዳት ችለናል። በጎዳና ቁጥር 6 ክቢሽሽ በመክላፍ ሶሬክና በቅራት ጋት መካከል በደረሰ የመኪና አደጋ 4 ሰዎች ቆሰሉ ተባለ። የ3 አመት ሴት ህፃንና የ5 አመት ወንድ ልጅ በከባድ ሁኔታ የቆሰሉ ሲሆን በ30 አመት የእድሜ ክልል የሚገኙ 2 ወንዶች በመካከለኛ ሁኔታ መቆሰላቸው ታውቋል። የማጌን ዳቪድ አዶም የህክምና ቡድን ቁስለኞችን ከቦታው በሄሊኮፕተር ወደ ሆስፒታል እንደወሰዳቸው ታውቋል። በሀገራችን በተለያዩ ጎዳናዎች በሚደርሱ የመኪና አደጋዎች የሰዎች ህይወት እያለፈ ነው። ሌሊት ላይ በጎዳና ቁጥር 90 ምናሄም ሳፒር በተባለው መስቀለኛ መንገድ አካባቢ የጭነት መኪና ከግል መኪና ጋር ተጋጭቶ በደረሰ አደጋ የአንድ ሰው ህይወት ማለፉ ታውቋል። እስራኤልና ሊባኖስ የደረሱበትን ስምምነት ተግባራዊ ወደሚያደርጉበት ምዕራፍ መሸጋገራቸውን አንድ የአሜሪካ ባለስልጣን ገለጹ። እኒህ ባለስልጣን የመጀመሪያው ሙከራ ተግባራዊ የሚሆንበት አካባቢ በቅርብ ቀናት እንደሚጀመርና ቀጣዩን የሙከራ አካባቢ ደግሞ ለማስተካከል ከፍተኛ ስራ እየተሰራ መሆኑን ገልጸዋል። የ2026 ዓመተ ምህረት የዓለም ዋንጫ ጨዋታ እንደቀጠለ ነው። ትናንት ምሽት በተካሄደ የሩብ ፍጻሜ ጨዋታ ፈረንሳይ ሞሮኮን 2-0 አሸንፋ ወደ ግማሽ ፍጻሜ ጨዋታ አልፋለች። ዛሬ ሌሊት ስፔን እና ቤልጅየም በሚያደርጉት የሩብ ፍጻሜ ጨዋታ አሸናፊ ቡድን በግማሽ ፍጻሜ ጨዋታ ከፈረንሳይ ጋር ይገናኛል ወይም ይጫወታል ተብሎ ይጠበቃል። የዓለም ዋንጫ ጨዋታ በ11ኛው ቴሌቪዥን ጣቢያና በካን መተግበሪያዎች በቀጥታ ስርጭት ይተላለፋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ሲመነዘር አንድ ዩሮ በ4 ሸቀል ከ43 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። ዛሬ የአየር ጸባይ ከሰነበተው ጋር ተመሳሳይ ሲሆን ነገ ቅዳሜ ጀምሮ እስከ ፊታችን ሰኞ ድረስ ሙቀቱ ደረጃ በደረጃ እየጨመረ እንደሚሄድ የዘርፉ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌም እና በሃይፋ 29 በቴል አቪቭ እና በጽፋት 30 በቤት ሻአን 37 በቤርሸባ 33 በኢላት እና አካባቢዋ 40 ዲግሪ ሴንቲግሬድ ይደርሳል። አይቼው ዜናው አበቃ።
2: ወርቀነሽ ነምሰግላለን ስለዚህ ነው።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አይቾ እንዴት ነህ? ሰላም ነህ?
1: እኔስ
0: ተውሹ ብዬ ነበር ነው።
1: ተውሹ ብዬ
0: ምን እንደምትናገርኮ ገባኝ ገና አወኩት።
1: ቻንጅ ነገር የነበረው አስቀረሽብኝ ማለት ነው። እንዴት ነሽ? ደህና ዋልሻል ወይ?
0: ደህና ነኝ።
1: ጧት ጀምረሽ ነው አንቺ ዛሬ?
0: ጧት ጀምሬ ነው። እንግዲህ ጧት የጀመረ ሰው በፊት ያስታውቃል ነው ምንል ሁሌ እዚህ የማረከት።
1: አይ ፊትም እንኳን የኔ አምጪን ፊት የኔም ፊት አንድ ነው። ብዙ እኔም እንዳበጠ ነው። ሌሊት መተኛት እኮ የለም። ይሄ ሞንዲያል እስከሚያልፍ ድረስ እኮ ችግር ነው።
0: ይሄ ሞንዲያል ደግሞ ትናንት የሚጠበቅ ጨዋታ ነበር።
1: እንዴ የሚጠበቅ ነው? ዛሬም አለን።
0: የትናንቱ ዛሬም ደግሞ አለ።
1: አዎ ዛሬም አለን። እንግዲህ እስቲ
0: ብዙ አልቀረውም፣ እስከ 19 ነው።
1: ጥሩ ለሚጫወቱ መልካም እድል እንላለን።
0: አሁንማ በጣም ልብ ሰቃይ የሚሆንበት ምዕራፍ ላይ ደርሷል። ወደ ግማሽ ፍጻሜ ያለፉ ስለሆነ አዎ
1: በጣም ነው የሚያንጠለጥለው። ማን ነው ወዴት ነው እንዴት ነው የሚለውን ያሳያል።
0: ፈረንሳይ ለአሁን ፈረንሳይ ምናልባት ስሟ እየተነሳ ነው። ወደ ግማሽ ፍጻሜ ካለፈች በኋላ ምናልባት ይህን ኳስ
1: ፈረንሳይ ቢሆን እኔ በቃ መድሎ አድራጊ ይሁኛለሁ እኔ እንግዲህ ማለት ኳስ መቼም ስፖርት ነው። ስፖርት ከፖለቲካ ውጭ ቢሆን ደስ ይላል። ነገር ግን
0: አልሆነም።
1: ዞሮ ዞሮ ከፖለቲካ ድሮም ቢሆን እኮ በነገራችን ላይ ድሮም ቢሆንም እኮ ፖለቲካ ከስፖርት ውስጥ እንደገመድ ግን ጎልቶ የሚታይ

0: ዘለል አብሮ ስቴጅ ላይ እየጫፈረና
1: ይሁዲ ኮኖ ይሁዲ ያውን ፈልጎት ነው ይሁዲ
0: ፈልጎ እንደሁን እየገባ ነው እንግዲህ እሱምና በጣም ደስ የሚል ሁኔታ ነውና እንደዛ አይነት ድጋፍ ስታገኝ ለምን እኔ ሳልደግ አልደግፍም
1: ደስ ይላል በጣም
0: የሚለውን ይወሰድኩና
1: እንግዲህ ወስደዋል ባለፈው በነበረው ሞንዲያል ኳታር ላይ
0: ይደግሙም መልካም ነው
1: ባይ ደግሞ ማይከፋም እንደሆነ መሲ ሲባል እንደሆነ እንጂ እስኪ ለማንኛውም እናያለን አንዳንዴ ስፖርት የድልም ጉዳይ ነው እግር ኳስ ጨዋታና
0: እድልም አንዳንዴ ይባላል አዎ ያጫወቱ ሁኔታ ያንዳንዱ ተጫዋች በዛን ሰዓት ወደ ጨዋታው በሚገባበት ያለው ስሜት በጣም እጅግ ወሳኝ ነው ለሱ እንቅስቃሴው ኳሱን በመቀበሉ በመስጠት
1: ኳሷ መግባቷ ነው ዋናው ባክ ጎሉ ላይ ነው ጎሉ ካለ አለ ነው
0: እንደሞ የትን ፍጭ ወደቄቱን አምጫው
1: እንደሱ ነው አይ በቃ መጨረሻ ላይ እኮ ይሄን ያህል ጎል አስገቡ ሆነ እኮ ነገሩ ጥሩ ለማንኛውም እስኪ ወደውቅታው እርስ ጉዳይ እንመለስና እንግዲህ የሀገራችን ያለማችን ተጨባጭ ሁኔታ አይቼው እንደው የመካከለኛው ምስራቅ ጉዳይ በኢራንና በአሜሪካ መካከል ያለው ውጥረትና የተኩስ ልውውጥ አሁንም እንደቀጠለ ነው እንዴት ነው ወዴት እየመራ ይሆን
0: ያው በዚህ ሁለት ቀን ውስጥ ሲተኳኮሱ እንደው አንደኛው ሲመታ አንደኛው ዝም ሲል ደሞ የኛው ይከተላል እንደዚህ አይነት ነገር ነበር ዛሬ ሌሊት እንኳን ያው ምንም በሁለቱም ገጽ ምንም አይነት የጥቃት ፍጻሜ ተካሄደበት አልነበረም ነገር ግን የሚገርመው ሁኔታ እዚህ ላይ ወድቀነሽ አሁንም ኢራን እየታየች ነው ኢራን የምትወስደው ነገር እሷ በምትፈልገው መንገድ እና መስፈርት ብቻ እንቅስቃሴ እንዲደረግ ያለች ነው አሁንም ዞሮ ዞሮ ፕሬዝዳንት ዶናልድ ትራምፕ አንዳንዴ ትናንትና ምንድነው ያሏት እንግዲህ ኢራን እቺ የሆነ የኢራን መሪዎች እንደ ነቀርሳ በሰውነቱ የተሰራጨ ነቀርሳ ማለት ናቸው ብለው የነገሯቸውና እንደዛ ብለው የሰየሟቸው ነበር ያም ሆኖ ግን ወደ ዲፕሎማቱ መነጋገሩ ሁኔታ ይዳሉ ይሄ መነጋገር ስንት ነው እየተነጋገሩ ያሉትኝ አንዴ ተነጋግረሽ ስምምነት ላይ የደረሽበትን ነገር ኦን ካላደረክሽው ያን ስምምነት ወይ እነሱም እንደዚህ ላሉ ያኛውም እንደዚህ ላል ያው አሁን ካልሆነ እንደገና ዞን ደሙን እንነጋገር እንደገና ደሞ ድጋሜ እንነጋገር ይሄ የሚያሳየው ሁኔታ ጊዜ ለመግደል አንዱ ባንዱ ላይ ጥላቻ ለመመረዝ የሚያደርጉት የሚያካሄዱት እንጂ በእውነት በትክክለኛው መንገድ ቢመጡ ኢራን የምትለው ነገር አስቀድም ያስቀመጠች ነገር አለ ስለ ኒኩሌሩ ነገር እርሱት ነው በቃ ይሄ በፍጹም በተለይ 440 ኢራኒየም የተሰኘው የኒኩሌር ቦምብ ማምረት የሚያስችላቸው ንጥረ ነገር በፍጹም ከኢራን አይወጣም ብለዋል አሜሪካ መውጣት ነበርሰበል ትንሽ አሜሪካ ድምጿን ለስለስ ያደረገችበት ሁኔታ አለ ኢራኖች ይህን በተመለከተ ብዙ የሚናገሩት ብዙ የሚያደርጉት አለ የሆርሙዝን በተመለከተ እኛ ባልነው ነው መንቀሳቀስ ያለበት ነው ታዲያ ትራምፕ እንዴት ነው ይህን ነገር እየሰሙ እሺ ብሎ ወደ ድርድር እያሉ ይመጡት?
1: ትራምፕ እንዲያውም ያልነበረ ነገር እኮ ነው አሁን የሆርሙዝ የባህር ወሽመጥ ዋና ርዕሰ ጉዳይ የሆነው ከጦርነቱ በኋላ ነው እንጂ ከዛ በፊት ወሳኝ ቦታ ነው ግን ኢራን ግብር ልታስከፍልበት ስትፈልግ ስምዘጋው ስትፈልግ የምትከፍተው ካናል አልነበረም አሁን ግን እንደዛ እየሆነ ነው እና ይሄ ጦርነቱ የወለደው የኢራን ጥቅም መሆኑ ነው መሰለኝ
0: ቢሆንም ያን እየተጠቀሙበት እየመጡ ነው ያለ ይሄ እንደነበረው ከጦርነት በፊት እንደነበረው ነው ብሎ አንዴ መቋጨትና መስጋት ሲቻል እሺ በዚህ ዙሪያ እንነጋገራለን ለስድስት ወር ያህልሽ እንደፈለግሽ አድርጊው ለአመት እንደዚህ እንደፈለግሽ አድርጊው በኋላ እንትን እንላለን ይሄ ማለት ነገሮችን ወደ ኋላ ማሸሸት ነገሮችን በእውነት ከስር ከመሰረታቸው ችግሮችን ፈቶ ለችግሮች መፍትሄ አለመስጠት የሚያደርጉት ሁኔታና ግድ የለም ስድስት ወር ጸጥ ይበል ወይም የተወሰነው ወር ጸጥ ይበል ከበኋላ ደግሞ እግዚአብሔር ያውቃል የሚባል ነገር እንዲሁ በግምት አንድን ነገር መምራት እንደምትችሉ የሚያሳዩ ሁኔታ ነውና ይህ ጠቃሚ አይደለም በጎም አይደለም አይበጅም የኢራን ህዝብም ቢሆን በከፊሉ እጅግ በጣም በዚህ ጦርነት ዝረዝ ብዙ ጉዳት የደረሰበት ብዙ ኢኮኖሚ ውሽቀት ውድቀት የደረሰበት ሁኔታ ነውና እጅግ በጣም የሚያሳዝን ያለ ህዝብም እየተሰቃየ ነው ወታደሮችም እየተሰቃዩ ናቸው የተወሰኑ ግለሰቦች ብቻ የሚጠቀሙበት ወቅትና እንቅስቃሴ ነው ያለና ይሄ አካሄድ እጅግ በጣም አለማችን ወዴት እየሄደች እንደሆነ የሚያሳዝን ሁኔታ ነው።
1: አስቸጋሪ ነው አሁን ደግሞ እስራኤል ያገኘችው መረጃ ነው ወል ስትሪት ጆርናል እንደዘገበው ኢራን የአሜሪካውን ፕሬዝዳንት ለመግደል አዳዲስ ቅዶችና አዳዲስ ሴራ አሲራለች የሚል መረጃ ወጥቷል። አይቸው ታስታውስ እንደሆነ 2001 ላይ ይሄ ሴፕቴምበር 2011 ላይ ነው ጥቃቱ የደረሰው የአሜሪካ ሁለት መንትያ ህንጻዎች ላይ ሽብር ጥቃት ሲደርስ አዎ 2001 ላይ ሴፕተምበር 11 አዎ እስራኤል መረጃው ነበራት አሜሪካው እስራኤል ሰማቸው ነው እንጂ የሚባል የታወቀ ነገር እንሰማለን በየጊዜውና አሁን ደግሞ እስራኤል ያገኘችው መረጃን ይባላልና እስራኤል በመረጃ መቼም አትታማም መረጃ በማግኘትና ይሄ ነገር እንደ አዲስ ምንም እንኳን ለአሜሪካ አዲስ ነገር ባይሆንም ግን ኢራን የተለየ

0: ዘዴ በተለየ ሴራ ትራምፕን ለመግደል ውስጥ ለውስጥ ይሄድሽ ነው የሚባል ነገር አለና እንደው እንዴት ያዩት ይሆን አሜሪካውያን?
1: አሜሪካውያን ይኸውልሽ አሁን እስራኤል መረጃ ፍልፍሎ ማግኘት የተካነችበት ነው። በዛም ምክንያት ነው ዛሬ ካለንበት ደረጃ ላይ ልንደርስ የቻልነው። በዚህ ነው እንግዲህ አንዳንዴ እንደዚህ አይነት መረጃዎችን በመሰብሰብ በማምጣት ጠላትን አስቀድሞ እርምጃ በመውሰድ በማጥቃት ዛሬ ደረስንበት ደረጃ ሊንደርስ የተቻለንበት እንዲህ ነው። እስራኤል መረጃዎችን ፈልፍላ አውጣ በመትናገር በመሰጥበት ሰዓት ያን መረጃ አለመቀበሉ ዞሮ ዞሮ ያስከተለው ጥቅምት 2001 ማለት መስከረም
0: 11
1: መስከረም 11 2001 ላይ ሁለቱ መንትያዎችን ጫይ ተደረመሱት ምን ያህል ህዝብ እንዳለቀ ሁላችንም
0: አሜሪካን ወደ ኋላ የመለሳት
1: በጣም በጣም
0: በጣም ያከሰራት
1: በጣም በጣም ያኔ ያ ነገር እኮ ዛሬም በእኛም ተደግሟል። እኛም ራስ በራሳችን በሚመጣው መረጃ አልቀበለው ነው እኮ ጥቅምት 7/2023 የተፈጠረውም እኮ ይሄ ነው። አንዳንድ ጊዜ አንቺ ከምትቀበዩ መረጃ አይ ምሉ ንቆ
0: መረጃን መናቀው ያዋርዳል።
1: ያን መረጃ ተቀብሎ መመልከት፣ ማጥናት፣ መፈተሽ በምን አይነት ደረጃ አደገኝነት ውስጥ ምን ያህል ነው ብሎ የማወቅ የማውጣት የአንድ ሰው የመረጃ የሚቀበለው ክፍል ኃላፊነት ሊሆን የሚገባ ጉዳይ ነውና ዶናልድ ትራምፕንም ለማጥቃት አይደለምና የውጭው ከሀገራቸው ውስጥ ግድያ ሙከራ ተደርጎባቸው የለም እንዴ? ስለዚህ በፖለቲካም ሆነ በምንም ሆነ ለማድረግ ኢራኖችም እየዛቱ ነው። ኢራኖችን የአህመናይን ትናንትና አሊ አህመናይ ቀብር ስነስርዓት ተፈጽሟል። ከዛ በፊት ከሶስቱን ቀን አራቱን ቀን በየከተማው እየተዘዋወረ ሽኝት ሲደረግለትም እንዴት ትራምፕ እስከዛ ድረስ እንዴት በህይወት ይኖራሉ? አብረው ከአሊ አህመናይ ሲቀበር አብረው እሳቸውን መቀበር አለባቸው ብለው ሞት ለእስራኤል ሞት ለአሜሪካ እያሉ ጩኸት እያሰሙና ድምጻቸው ሲያሰሙ የነበረ ነው። በቀብር ስነስርዓታቸው ላይም በትልቁ ጽፈው ትራምፕ መገደል አለበት የሚል ጽሑፍ እንኳን በትልቁ አንግበው የሚሄዱበት ሁኔታ ነው ያየነው ነውና ያ አይነት ነገር ቢነገራቸውም ያ አይነት ነገር እስራኤል አስቀድማ ቢደርስበትም ይሄ አደባባይ ምስጢር የሆነ ነው። ተመርምሮ በእስራኤል በደረሰችበት መረጃ አማካኝነትም ይሄው ኢራኖችም ይፋ ያወጡትኝ ነው እየተናገሩ ያለበት ሁኔታ ነው ያለው።
0: በጣም የሚገርም ነው። እንግዲህ
1: የቱርክ አካሄድ እንዴት አየሽው አንቺ? እንደው
0: የቱርክ
1: እንግዲህ ብቻ እየጠየቅሽ እንዴ? እንዳንቺ መጠየቅ አለብሽ ነው? ጥያቄ አይጠየቅም ነው?
0: ቱርክ አይ እየተጠያየቅን ነው። ይሄ ምን ችግር አለ? እየተጠያየቅን ነው። የቱርክ ጉዳይ እንግዲህ ፕሬዝዳንት ትራምፕ ያው እንዳየ ነው ከቱርኩ ፕሬዝዳንት ጋር ተገናኝተው ሲወያዩ
1: አዲስ ሙሽራ አልመሰሉም ደስ ይሄዱ?
0: በቱርክ ብዙ ነገር ተፈጥሯል።
1: ትራምፕና ኤርዶዋን እጅለጅ እንደ
0: ታይዘው የሚገርም ነው። በነገራችን ላይ በቱርኩ እንግዲህ ያው የኔቶ ጉባኤ ነበረ፣ የሰሜን አትላንቲክ የጦር ቃል ኪዳን ሀገራት አባል ሀገራት ጉባኤ እንዳልከው ለዛ ጉባኤ መጥቶ ነው ትራምፕም ያው በግል የተገናኙት ከቱርኩ ፕሬዝዳንት ጋር። የፈረንሳዩ ፕሬዝዳንትም በዚህ ጉባኤ የቱርኩን ፕሬዝዳንት ባለቤት እጃቸውን ሳሙ ተብሎ ብዙ በመገናኛ አውታር በጣም ያው መነጋገሪያ ሆኖ ነበር። መቼም እሳቸው ለእንደዚህ አይነት ነገር የታደሉ ናቸው። እንደዚህ አይነት ነገር ያጋጥማቸዋል ብዙ ጊዜ።
1: ጥፊ ይቀበላሉ።
0: ጥፊ ሲባል ነበር ባለፈው። አሁን ደግሞ ያው የእሳቸውን ባለቤት ሙስሊም ናቸው እንግዲህ ያው የአርዶዋን ባለቤት እንደዛ ተሸፋፍነው እጃቸውን ለመሳም ይሄ እንዳንድ እንትን ይነሳ ነበር። እንዳልከው ግን ያው ወደ እንትኑ ወደ ጥያቄ ስንመለስ አይቸው ትራምፕ F-35 የተሰኘውን ዘመናዊ አውሮፕላን ለቱርክ ምናልባት እንግዲህ ውሳኔ ላይ መድረስ ያስፈልጋል፣ ኮንግረሱም ሊወስን ይገባል፣ እናስብበታለን ብለዋል።
1: ግን አረማመዱን አይተው የሚባል ነገር አለ።
0: አዎ ሊሆን ይችላል።
1: አነጋገራቸው እንዴት ነው? እንዴት
0: አነጋገራቸው ይመስላል። ግን ምልህ ዞሮ ዞሮ ከዛ በኋላ ከጠቅላይ ሚኒስትር ቢንያሚን ናታንያሁ ጋር ተነጋግረዋል። የአሜሪካው መከላከያ ሚኒስትር በዚህ ጉዳይ ለመወያየት ከእስራኤል ጋር ሊመጡ ነበር። እንደገና ኢራን ጀመረችው ጥቃት በዛ ምክንያት ቀሩ እንጂና የእስራኤል ጉዳይ ዞሮ ዞሮ ቁጥር አንድ እንግዲህ ቅድሚያ የሚሰጠው የእስራኤል ጉዳይ እንደሆነ መረዳትም ይቻልበት ሁኔታ እዚህ ላይ መገንዘብ ይቻላል። እና አይታወቅም እንግዲህ ቴክኖሎጂው በጋራ እንግዲህ መከላከያ ሰራዊት
1: ምን ያህል እስራኤል ግን ሊያሰጋት ይችላል? ይሄን ነበር
0: በእርግጥም ያሰጋል፣ ምንም ጥያቄ የለውም ያሰጋታል። ምክንያቱም ቱርክ እንግዲህ በአካባቢው የበላይነት ለመሆን በእስራኤል ላይ የምታሰማውን ዛቻ እንሰማለን እና ለእስራኤል በእርግጥም ያሰጋል። ግን አሜሪካ እውነት ተሳክቶላት ሁሉም እንግዲህ ኮንግረሱን ፈቅዶ ትሰጣለች ወይ እንግዲህ መጨረሻ ላይ ውሳኔ ላይ ሲደርሱ የምናየው ጉዳይ ነው እንጂ ያሰጋል እውነትም። ፕሮግራማችን
1: እሳቸውም እየተናገሩ የሚናገሩበት ሁኔታም አለ። በተለይ ዶናልድ ትራምፕ ይናገሩት በቱርክ በጣም ጠንካራ እንደሆነችና በተለይ ኤርዶዋን እያሸነፈ ባለበት ኤርዶዋን አገሪቱን ያስተዳደሩ ባሉበት ሰዓት ምን ያህል ጠንካራ እንደሆነች በጦር ኃይሉ ብዙመቻ ዙሪያ በተለይ ኢራን በጣም ጀግና እንደሆነች የተናገሩበት ሁኔታ አለ። ብቻ ሁለቱም ትንሽ አምባገነናዊነት ጸባይ ሳይኖራቸው ይቀራል ብቻ ታስበያለሽ?
0: ያው እንደዛ ነው የሚመስለው።
1: ባህሊ ማመን ማለት ይሄም ሊሆን ይችላል ያዋደዳቸው።
0: ቱርክ ውስጥ እኮ ሙሉ በሙሉ ዲሞክራሲ አለ ማለት ያስደፍ
1: ሁለት ነው።
0: አዎ እና ይሄ ምንም ጥያቄ የለውም። አዎ አይቸው ፓራሻታ ሸማ ምልክት ስላደረገ ቴክኒክ ባለሙያው ወደ ሌላ ፕሮግራም እንዲያልፍ ነው። እሱ መጨረሻ ላይ ነው እናሰማው። እንግዲህ አንዳንድ አማርኛ ስለማይሰሙ የቴክኒክ ባለሙያዎቻችን ልንነግረው ይገባል። ግድ ነው
1: በብራይስት ምን ነገር לא עכשיו את הפרשת השבוע. אוקיי.
0: אוקיי. בואו נעבור למוזיקה. תודה. מוזיקה.

ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ሰነበታችሁልን? ይህ የእስራኤልን ታሪክ የምናቀርብበት ፕሮግራማችን ነው። ዛሬ የንጉሥ ሰለሞንን ወይም የሜሌክ ሹሎሞን ታሪክ እናቀርባለን። ከዚህ በፊት የመጀመሪያውን የእስራኤል ንጉሥ ሳኦልን እና ሁለተኛውን ንጉሥ የንጉሥ ዳዊትን ወይም ዳዊት ሐሜሌክ ታሪካቸውን ማቅረባችን ይታወሳል። በዛሬው ፕሮግራማችን የንጉሥ ሰለሞንን ታሪክ እናቀርባለን። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ።

የተከበራችሁ አድማጮቻችን በንጉስ ሰለሞን ታሪክ ላይ መጽሐፍ ቅዱሳዊና ታሪካዊ ይዘቱ ላይ ማብራሪያ የሚሰጡን በቴል አቪቭ ያፎ የኢትዮጵያ ይሁዳውያን ተወካይ ራፍ ይሁዳ ሳህሉ ናቸው። ለራፍ ይሁዳ ሳህሉ ከወዲሁ ላቅ ያለ ምስጋና እናቀርባለን። ንጉስ ሰለሞን የእስራኤል ሶስተኛው ንጉስ ሲሆን ውልደትና እድገቱን ስንመለከት እናቱ ቤተሳቤህ አባቱ ደግሞ ንጉስ ዳዊት ናቸው። በመጽሐፍ ቅዱስ ታሪክ ንጉስ ዳዊት ከአንድ በላይ ሚስቶች እንዳሉት ይጠቀሳል። የመጀመሪያ ሚስቱ የንጉስ ሳኦል ልጅ ሚካኤል ስትሆን ታዋቂ ሚስቱ ግን የንጉስ ሰለሞን እናት ቤተሳቤህ ናት። ንጉስ ዳዊት በመጽሐፍ ቅዱስ ውስጥ ስማቸው የተጠቀሱ ብዙ ልጆች የነበሩት ሲሆን ስማቸው ያልተጠቀሰ ልጆች እንዳሉትም ይገመታል። ስማቸው በመጽሐፍ ቅዱስ ከሚታወቁ ልጆች መካከል አምኖን፣ አቢሴሎም፣ አዶንያስ፣ ሶሎሞንና ታማር ይጠቀሳሉ።

0: ባቢ ሁዳ ሳሉ ጤና ይስጥልን እንደምናሉ?
1: ጤና ይስጥልኝ ወይዘሮ ወርቅነሽ። ደህና ነን እግዚአብሔር ይመስገን። ደህና ናችሁ ወይ እናንተ?
0: እኛ ደህና ነን፣ በጣም እናመሰግናለን። ራቢ ሁዳ ሳሉ ማብራሪያ ለመስጠት ፈቃደኛ ስለሆኑ ከልብ እናመሰግናለን። ዛሬ እንግዲህ ከእርሶ ጋር የምንወያየው ስለ ንጉሥ ሰለሞን ነው። እንደው ውልደቱ እድገቱ ምን ይመስል ነበር?
1: የንጉሥ ሰለሞን ታሪክ በጣም አስደናቂና በጣም ብዙ ታሪክ ያለበት ሁኔታ ነው እና እንግዲህ አወላለዱ ከንጉሥ ዳዊት እና ከባትሼባ ከተባለች ሴትዮ ነው የተወለደው እና ንጉሥ ሰለሞን ሶስተኛው ንጉሥ ነው። ይሄ መንግስቱ ወደ ላቀ የፖለቲካ የኢኮኖሚና የመንፈሳዊ ብልጽግና ማዕረግ ያሻገረ ታላቅ ንጉሥ ነው። እንዲሁም የመጀመሪያውን የቤተ መቅደስ ሕንፃ የገነባ ታላቅ መሪ ነው።
0: በኢየሩሳሌም ከንጉሥ ዳዊትና ከቤተ ሳቤህ የተወለደው ሰለሞን እግዚአብሔር ይወደው እንደነበር ሲወለድም አባቱ ንጉሥ ዳዊት በጣም እንደተደሰተ ይነገራል። ነቢዩ ናታንም ይዲድያ የሚል ስም አውጥቶለት እንደነበረና ትርጉሙም በእግዚአብሔር የተወደደ ማለት እንደሆነ ከታሪክ እንረዳለን። ይህ ታሪክ በመጽሐፍ ቅዱስ ሁለተኛ ሳሙኤል ምዕራፍ 12 እና አንደኛ ነገሥት ከአንድ እስከ 3 ይገኛል። ሰሎሞን አባቱ ንጉሥ እግዚአብሔርን አመስጋኝና ዘማሪ ስለነበር በቤተ መንግሥት ውስጥ በስርዓትና በጥሩ ስነ ምግባር እንዳደገ ይታመናል። በንጉሥ ዳዊት የንግሥና ዙፋን ላይ የተተካው የእስራኤል ሶስተኛ ንጉሥ ንጉሥ ሰለሞን ዳዊት እርጅና ሲጫጫ ነው በፈቃዱ ሰሎሞን እንዲነግስ ማድረጉን ከታሪክ እንረዳለን። የንጉሥ ዳዊት የእርጅና ዘመን በመጽሐፍ ቅዱስ በተለይ በአንደኛ ነገሥት ምዕራፍ 1 እስከ 2 ተገልጿል። በዚያ ጊዜ ንጉሥ ዳዊት በአካል በጣም ደክሞ ነበር፣ ነገር ግን በመንግሥቱ ጉዳይ ላይ ትልቅ ተጽዕኖ እንደነበረው ይነገራል። በእርጅና ምክንያት ሰውነቱ ተዳክሞ ብርድ ይሰማው ስለነበር እንድትጠብቀውና እንድትንከባከበው አገልጋዮቹም አቢሻግ የተባለች ወጣት ሴት አመጡለት። በዚያን ጊዜ አዶንያስ የተባለው ልጁ ያላባቱ ፈቃድና ዕውቅና ራሱን ንጉሥ ለማድረግ ሞክሮ እንደነበር ከታሪክ እንረዳለን። ይህ ጉዳይም በቤተ መንግሥቱ ውስጥ ታላቅ ፖለቲካዊ ችግርን ፈጥሮ ነበር። ነቢዩ ናታንና የሰለሞን እናት ቤተ ሳቤህ ወደ ዳዊት ገቡና ከዚህ በፊት አስቦ እንደነበረው ሰለሞን እንዲነግስ አስታወሱት። ከዚያም ዳዊት ሰለሞንን በይፋ ንጉሥ እንዲሆን አዘዘ። ሰለሞንም በጊሆን ተቀብቶ ተቀባአ መንግሥትን ተቀበለ። ሕዝቡም ንጉሥ ሰለሞን ሆይ ሺህ ዓመት ይኖር ሺህ ዓመት ይንገስ ብሎ ደስ ብሎት አወጀ። ይህ በዳዊት የንግሥና ዘመን የመጨረሻ ታላቅ ውሳኔ እንደነበር በታሪክ ይነገራል።

0: ራቪዮ ዳሳሉ እንዲህ ይሉናል።
1: ብዙ ጊዜ አስተዳደጉን በመናይበት ጊዜ ያስተዳደገው ከነብይ ናታን ጋር ነው። ናታን ነው ሁሉ ነገር እየመራ ያስተማረ ያፈደገው እና በከልጅነቱ ጀምሮ የኦሪጅን ትምህርት በጣም ያስተምሩት ነበር እና ሊቃውንቶች ሁሉ የሃይማኖት ሊቃውንቶች ሁሉ አካባቢ እየተወሰደ ብዙ ትምህርት ተምሯል። ስለ ሃይማኖት ጉዳይ እንዲሁም ስለ አገር አመራር በጣም ነው ያስተማሩት ያዘጋጁት እና አስተዳደጉ ይሄን ይመስላል። እና በጣም እንግዲህ እንደምታውቁ ለንጉስነት ሲደርስ በ12 አመት ነው ንጉስ ለሆነ የበቃው ማለት ነው።
0: በ12
1: አመት ነው
0: በልጅነት እድሜው ነው። ንጉስ ዳዊትም በህይወት ከመአለፉ በፊት ልጁን ሰሎሞንን ለንግስና ሲያዘጋጀው እግዚአብሔርን እንዲፈራ ትዛዙንም እንዲጠብቅ በጥበብ እንዲመራ አጥብቆ እንደመከረውና እንዳሳሰበው ይነገራል። ንጉስ ዳዊትም በ70 አመቱ እስራኤልን ለ40 አመታት ካስተዳደረ በኋላ አረፈ። ሰለሞንም በልጅነት ዘመኑ ንግስናውን እንደተረከበ ከታሪክ እንረዳለን። በመጽሐፍ ቅዱስ ዳዊትም ከአባቶቹ ጋር ተኛ በዳዊትም ከተማ ተቀበረ ተብሎ እንደተጻፈ አንደኛ ነገስት ምዕራፍ 2 ቁጥር 10።

0: А እንግዲህ ንጉስ ዳዊት 70 አመት ላይ ደርሷል እና የ70 አመት አዛውንት ሆኖ በጣም ይበርደው ነበር ካልጋ እንኳን ለመንቀሳቀስ ያክተዋል ከዛ አንጻር ያው ደና ወጣት ልጅ እሱን ተመጣ መጥታ እሱን ይመትከባከብ አብሻቂ ብትባል ልጅ ነበረች እና እዛ ላይ እንዳለ እንግዲህ ሳያስበው ማለት ነው ንጉስ ሰለሞን ለባትሸባ ቃል ገብቶላታል በፊት የገባላት ቃል ምንድን ነው ልጁ ልጅሽ ይነግሳል ሰለሞን ነው ንጉስ የሚሆነው እሱን አነግሰዋለሁ ብሎ በፊት ንጉረታል ግን አሁን ሰውየው በጣም ያው ንጉሱ ንጉስ ዳዊት በጣም ስላረጀ ነገሮችን ሳይረሳ የቀረ አይመስለኝም ከዛ አንጻር ሁኔታው ተጓተተ ሰውየው ብዙ ጊዜ አልጋ ላይ ነው የሚውለው አልጋ ቁራኛ ሆኗል እና በዛ ላይ ነው እንግዲህ የንጉስ ሰለሞን ታላቅ ወንድም አዶንያስ የሚባለው እኔ እነግሳለሁ ብሎ ራሱን አዘጋጀ ምክሩም ከጹሪያ ልጅ ከዮአብ ከካህኑ ከአብያታር ጋር አደረገ ማለት ነው እነዚህ እንግዲህ እነኚህ ሰዎች ጹሪያ የሚባለው አብያታር ዮአብ የሚባሉት በጣም የዳዊት ታላቅ ታማኝ ሰዎች ነበሩ እነሱ ጋር ውስጡን የሆነ ያው መፈንቅለ መንግስት ማለት ነው ጥንስስ አድርገው አባታቸው ሳያውቅ ዳዊት ሳያውቅ በጎን ሂዶ አዶንያሁ ራሱን አነገሰ ይሄ እንግዲህ በአንደኛ ነገስት ቁጥር 1 ላይ የተጠቀሰ ነው ነቢዩ ናታንና ቤርሳቤ ባትሼባ ተመካከሩ ሁለቱ ደግሞ በጣም የሆነ ስምምነት አደረጉና እንዴት አድርገው ንጉሱን ማሳመን እንደሚችሉ ሁለቱ ተመካከሩ ያው ናታን ማለት ንጉስ ሰለሞን ያሳደገ ነው ባትሼባ ደግሞ የሰለሞን እናት ነች የንጉስ ዳዊት ባለቤት ናት አሁን መጀመሪያ ምን አለ ምን ተባባሉ ባትሼባ መጀመሪያ እኔ ንጉስ ወልግባ ዝም ብሎ እንግዲህ አይገባም ንጉስ ጋር እኔ ልግባ እኔ ገብቼ ከሰገድኩና ካነጋገርኩት በኋላ እነግረዋለሁ ነጥቡን ከዛ በኋላ ደግሞ ያው ናታን ተከትሎ እንደሚገባ ነው ይሄን ፕሮግራም አረጉ በፕሮግራማቸው መሰረት ባትሼባ ወደ ንጉስ ዳዊት ገባች ሰገደች ከዛ ንጉስ ሆይ ልጅሽ ይነግሳል ብለህ ነበር ሰለሞን ከኔ በኋላ ይነግሳል ብለህ ቃል ገብተልኝ ነበር በዙፋኔም ይቀመጣል ብለህ ነበር ነገር ግን እንዴት ነው የሚሰማው ሌላ ነገር ነው ምናምን ስትለው ወዲያው ተከትሎ ማን ገባ ናታን ነቢይ ገባና ንጉስ ሆይ አዎ እንዴት ነው አዶንያውን ሊነግስ ፈቅደለታል ወይስ እንዴት ነው አለው ንጉሱ አልፈቀድኩም አለው አሁን በጣም ንጉሱ ደነገጠ አሁን ምን አደረገ ወዲያው በሉ የኔን ፈረስ ልቀመጥበትን ማምጡ ከዛ ሌሎች ኮሄን ይኸው ራሱ ናታን ሌሎች የንጉሱ ታማኝ የቀሩ አሉ እነሱን አስተባስቦ ዛሬውኑ ንጉስ ሰለሞንን እኔ ወንበር አስቀምጣቸው አንግሱት አለ እና በዚያው በዛችው ቀን ምንም ጊዜ አልነበረም ያኛው እዛ ነግሶ አውጇል በሌላ በኩል ነው ከቤተ መንግስቱ አይደለም ሌላ አካባቢ ነው አዶንያስ ይሄኛው ከቤተ መንግስቱ ከዳዊት ቤት ወጣ ማለት ነው እዛ የራሱ ፈረስ ላይ አስቀመጡት ወደ ጊዮን ወሰዱት ጊዮን የሚባል ወንዝ ነበር ወደዛ ወሰዱት ንጉስ ሰለሞን ካህኑ ማን ነበር እሱን የሚሾመው ጻድቅ የተባለ ካህን ነው የዘይቱን ቀንድ ከድንኳኑ ወስዶ ሰለሞንን ቀባው ይላል አዎ መለከትም ተነፋ ህዝቡም ሁሉ ንጉስ ሰለሞን ሺህ ዓመት ይንገስ እያሉ መጮህ ጀመሩ ማለት ነው ደስታ ሆነ ማለት ነው ይሄ በጎን ነው የተካሄደው ነው አነጋገሱ ይሄን ይመስል ነበር ከዛ በኋላ እነኛም በዛ ትልቅ ደስታ ያደርጋሉ የነኚህ ግን በለጠ ለምን ከንጉስ ዳዊት ጋር ነው አሁን ንጉስ ዳዊት የንጋዊስ ዳዊት ደጋፊው በሙሉ ሰለሞንን ደግፎ መለከት እየነፋ በከተማው ሲዞር እነዛ ሰሙ ይሰሙ አንዴ ይኸው ንጉስ ሰለሞን ነገሰ አንተ ሳስበ አሁን እነሱ በጣም ደነገጡ በጣም የንጉስ ታማኝ የሆኑ አንድ ኮሄን ነበር እንደገና የጦር አዛዡ ዋናው የንጉስ ሰለሞን ታማኝ ነው የጦር አዛዡ ነበር እነሱ ሌሎችም ተጨማምረው ነፍስ አድን ሆነ አሁን ለምን ይሄኛው በይፋ ነግሷል ይሄኛው ግን በይፋ አይደለም በመፈንቅለ መንግስት ማለት ነው ያደረገው አዎ
1: ንጉሥ ሰለሞን ንግሥናውን ሲረከብ ገና ወጣት የነበረ ሲሆን ራሱን ትንሽና ልምድ የሌለው መሪ እንደሆነ አድርጎ ስለተመለከተ በጊቦን እግዚአብሔር ሲገለጥለት ጥበብና የሚሰማ ልብ እንዲሰጠው መጠየቁ በታሪክ ተጽፏል። እግዚአብሔርም በሰለሞን ልመና ተደስቶ ክብርን ጥበብና ሀብትን አብዝቶ እንደባረከውና ሰለሞን በዓለም ሁሉ በጥበቡ የታወቀ ንጉሥ እንደሆነ ይነገራል። አሁንም ድረስ በዓለማችን ታሪክ ጠቢቡ ሰለሞን የእስራኤል ጠቢብ ንጉሥ በመባል ይዘከራል።
0: እና ያው በምን አደረገ ንጉሥ ሰለሞን በጣም ጥበበኛ ነበር። ከልጅነቱ ጀምሮ በጣም አዋቂ ነው። እግዲህ 12 ዓመት ልጅ ነው በዚህ ሲነግስ። ግን ምንድን ነው ያደረገው? አንደኛ አንድ ንጉሥ ሲነግስ መጀመሪያ የአገር ውስጥ ተቃራኒ የውስጥ ተቃራኒ ማስወገድ አለበት። እና መጀመሪያ ምንድን ነው ያደረገው? እና አዶንያስን መጥፋት እንዳለበት ነው። አዶንያስ ተስፋ አልቆረጠም። ምን አደረገ? በሰው አስጠየቀው። ያስጠየቀው ምንድን ነው? የንጉሥ ዳዊትን ትንከባከበው የነበረችውን ወጣት ልጅ ያችን ልጅን የላግባት ማገባት ምን አለበት? እኔ ከእሷ ጋር ፍቅር ይዞኛል ምናምን ሲል ንጉሥ ሰለሞን ወዲያው ነቃ። ለምን? የንጉሱን ሚስት እንዳገባ ስለሚቆጠር ንጉሥ የመሆን መብት ሊደርሰው ይችላል ማለት ነው። ከዛ አንጻር ንጉሥ ሰለሞን ሁኔታውን ነቃና ወዲያው አስገደለው ማለት ነው። አሁን አንድ ጠላት ወደቀ ማለት ነው። ከዛ በኋላ የጦር አዛዡን ለመግደል ሲያሳደው ያ ሂዶ የት ገባ? ቤተ መቅደስ ውስጥ ገብቶ ይሄ ቁርባን የሚቀርበት መደብ አለ ምዝቢያ የሚባል የእሱን ቀንድ ያዘ ይላል። እዛ ውስጥ ሰው ገብቶ መግደል ይከለክላል። አሁን ንጉሥ ሰለሞን ግን ምርጫ ስለሌለው ያን ሰውዬም ከዛው አስገደለው ማለት ነው። ሁለተኛው ጠላት ወደቀ ማለት ነው። ከዛ ካህኑ ነበር። ካህኑን ምን አደረገው? ካህኑን ከስልጣኑ አውረደው። ከስልጣኑ አውረደው፣ አልገደለውም። ከስልጣኑ አውረደው። ከዛ ወደ ሌላ ሀገር ስደት እንዲሄድ አደረገው ማለት ነው። ሶስቱ ጠላቶች አለቁ። ሶስተኛው ሌላው ጠላት ደግሞ ምንድን አቢ አንድ ዳዊትን የተሳደበ ደግሞ አንድ የእሱ ጠላት ነበረ፣ ሽሚኢ ቤን ጌራ የሚባል ዳዊትን ያዋረደ አንድ ወቅት ላይ እና ዳዊት በቃ አልገደለው አልገለውም ያው እግዚአብሔር ያመጣብኝ ነው ብሎ ኑሮ ትቶት ነበር። ግን ዳዊት በኑዛዜ ይህን ሰውዬም እንድታጠፈው ብሎ ስላዘዘው ያንን ምን አደረገው? ሊገለው አልፈለገም ግን ምክንያት ፈለገ። ከኢየሩሳሌም አስጠራውና ከኢየሩሳሌም አትወጣም። ካሁን በኋላ ከኢየሩሳሌም የወጣ ቀን ነፍስህን ታስረክባለህ አለ። ሰውየው ሁለት አገልጋዮች ነበሩት የሽሚኢ ቤን ጌራ። አሁን ሁለቱ አገልጋዮች አምልጠውት ከኢየሩሳሌም ወጥተው ሲሄዱ እነሱን ተከትሎ ሳያስብ እነሱን ተከትሎ ወጥቶ እነሱን ፍለጋ ሄዶ አሁን ከኢየሩሳሌም ወጥቷል ተብሎ ተያዘ። መጣ። አይ ፈርመሃል አሁን ብሎ እሱንም ጠላት ነበራን ጠላት አጠፋው ማለት ነው። እንግዲህ ስልጣኑን በዚህ መንገድ እንዳጠናከረ ነው እና ጠላቶችን የውስጥ ጠላቶችን አጥፍቷል። ከዛ እንግዲህ የውጭ ጠላቶችን ደግሞ ለማቅረብ ያደረገው ብዙ መንገድ አለ።
1: የተከበራችሁ አድማጮቻችን የንጉሥ ሰለሞን ታሪክ በዚህ አላበቃም። ቀጣዩን ክፍል በሚቀጥለው ፕሮግራማችን ወደ እናንተ እናደርሳለን። ራቢ ሁዳ ሳህሉን በጣም እናመሰግናለን። ወርቅነሽ ሸቴ ነኝ። በሚቀጥለው ፕሮግራም እስክንገናኝ ቸር ሰንብቱ።

0: ሰላም እንደምን አላችሁ? ለውድ የኢትዮጵያን ይሁዲዎች በሙሉ ዛሬ የኦሪት ክፍል ትምህርታችን ሁለት ናቸው። ፓሻት መቶት መስኤ። እነዚህ የኦሪት ክፍሎች አራተኛውን መጽሐፍ ኦሪት ዘውልቁ የሚደመድሙና ያው ጠቅለል ያለ ሁኔታ በምድረ በዳ ላይ ያለንን ህይወት እንዴት እንደነበሩ የሚገልጹልንን የሚያስተምሩን ናቸው እና በነጥቦች ሁለቶችን ምዕራፎችን ማስታወስ ፈልጋለሁ። የመጀመሪያው ፓራሻት መቶት ነው የሚባል ያነ በመጀመሪያ ላይ ስለ ስለት መሐላ አንድ ሰው በቃሉ መቆም እንዳለበትና ቃሉ የተናገረውን ማርከስ እንደሌለበት የሚገልጽ ነው። ሎ ያኸለ ደቫሮ ከሆላ ዮቴሚ ፒቢያሴ ለንግግር ጉልበት እንዳለውና ማንኛችንም የምንነጋገርባቸው ንግግሮች በሙሉ በተግባር መዋል እንዳለብንን ከመናገር አለመናገር ዝምታ ወርቅ ነው አባቶች እንደሚሉት እንደዛ ነው። ግን መሐላ ስዕለት ካደረግነን ግና ያንን መፈጸም ያስፈልገናል። ያንን ያላደረገ ደግሞ ብዙ ከፍተኛና አስጠያፊ ቅጣቶች አሉበትኝ። ምንድነው የሚለው? ስዕለት ተስሎ ስዕለቱን በተግባር ላይ ያላዋለ ሚስትና ልጆቹን ያጣል ይላሉ በሊቃውንቶች ንግግር። እና ይሄ አንደኛው ምዕራፍ ነው። ይሄ የሚያስተምረን ምንድን ነው? አንድ ሰው በንግግሩ ዝም ብሎ የትንሽ ቃል ሆነች ትልቅ ብዙ ቃል ከበድ ያለ ቃልም ሆነ ዝም ብሎ መስጠት እንዳለበት እና በንግግራችን ውስጥ ሃይማኖታዊ ብዙ ጠቃሚ ነገሮች ስላላቸው መጠንቀቅ ያስፈልጋል። ሁለተኛው ሚልሐሜት ሚዲያን ከእስራኤል ያመጡት ችግሮች ባለፉት የኦሪት ክፍሎች ተምረናቸዋል። እነዛ ላይ ምንድን ነው የእስራኤልን ሕዝብ በዝሙት እንዲረክሱና 24,000 ያላነሱ ይሁዲዎች በአንድ ጊዜ እንደሞቱ በዛ ምክንያት እግዚአብሔርን ሚዲያን ያደረጉትን እንዳትረሳ ነኮም ኒክማት ብነ እስራኤል በሚዲያን ሚዲያምን እንደ አንተ መቅጣት እንዳለብህ ብሎ ይነግረዋል። ሙሴም እግዚአብሔር እንዳለው ተጠንቅቆና በትልቅ ሂደት ያው ያጠቃል። ይሄንም በእነሱም አንድ ትልቅ ነገር እንማራለን። ከነሱ የተማረኩት እቃዎችም የተለያዩ ነገሮች በሙሉ አላናት ቪላት ኬሊ ምንድነው የሚባል ከአሁን ለምሳሌ አዲስ እቃ ስንገዛ ትቪላት ኬሊም ይባላል። ሚቅቤ እናገባዋለን። ያንን ምንድን ነው ከአሕዛብ እጅ የነበረው ወደ ይሁዲ ቅዱስነት ለማሳለፍ የምናደርጋቸው ነገሮች ናቸው። እቺ ሀገር ደግሞ ቅዱስ ያልሆነ ነገር እንደሚደብራትና ደስ እንደማይላት ለማስታወቅ ነው። ይሄ የሚያስተምረን ምንድን ነው? ብዙዎቻችን ጠላቶቻችን ጋር ያው በእረፍት ሰጥቶ ዝም ማለት ሳይሆን ያው ቅጣት መስጠት እንዳለብን ነው። በአሁኑም ጊዜ እናውቃለን። ይሄ ሐማስ በተለያዩ በዙሪያችሁን ያሉትኝ እንዲሁም አሁን ለምሳሌ ክርስቲያኖችም እስላሞችም እኛ ጋር የሚያደርጉትን ጠንከር ብለን ቅጣታቸውን እና የሚገባቸውን ከሰጠናቸው እነሱ ዞር ብለው አያዩንም። ሁሉም ግን ሁላችን ግን አንደኛ መካከለኛ ሂደትና ወይም ዝም ብለን የምናያቸው ከሆነ ግን ከራሳችን ላይ ይወጣሉ። እንደዛ ያለ ነው። ለዛ ነው ሙሴም ይህን ቅጣት እንዲቀበሉ በከባድ ያደረገባቸው። ሶስተኛ ነጥቡ የጋድና የሮቬን ነገዶች እዚች ሀገር ሊገቡ ሲሉ ያው ከያርዴን አካባቢ በፀሐይ በምትወጣበት አካባቢ ጥሩ ሀገር ናት ለእኛ እንስሶች በጣም የሚመች ነው በማለት እዛ መቅረት እንፈልጋለን ሲል ሙሴ ይበሳጭባቸዋል። እንዴት ወንድሞቻችሁ ለጦርነት አገሪቱን ለመውረስ ይሄዳሉ፣ እናንተ ለዚህ ትቀመጣላችሁ ሲሉ እነሱም ደግሞ እኛ እኮ ሀሳባችን ልጆቻችን ከዚህ ይቆዩ፣ እኛ ግን ጦርነቱን አብረን እንሄዳለን በማለት ከዛም ደግሞ አንድነታቸውን ያሳያሉ። ይሄ የፓራሻት መቶት ነው። የፓራሻት መስኤም ደግሞ 42 መንገዶች ነበሩን። በመንገዳችን ላይ 42 መንገዶች እግዚአብሔር ከምን እስከ ምን ሙሴ ይጠቅስልናል እንደነበሩ። ረጅም መንገዶች ነበሩ፣ አጭር መንገዶች ነበሩ፣ የደስታ መንገዶች ነበሩ፣ እንዲሁም ደግሞ መጥፎ መንገዶች፣ የሀዘን መንገዶችም ነበሩ። ሆኖም ግን ሁሎችም ተገልጸዋል። ለምንድን ነው? ህይወት ማለት መንገድ ማለት ነው። መንገድ ደግሞ ቁመን ከቀረነን ያው ካለንበት ሳይሆን ካለንበት ወደ ኋላ ነው እንደው ምንድ ምክንያቱም ህይወታችን መሳ በአቀበት ማለት ነው እንደመሄድ ማለት ነው። አንድ ሰው ለምሳሌ በብስክሌት ማለት ነው በኦፋናይም የአቀበት እየወጣ ከሆነ ያንን የሚንቀሳቀስበትን ፔዳሉን ሁል ጊዜ እየመታ ካልሄደ ሁል ጊዜ መቆም አይችልም። ሲቆምም ወደ ኋላ ነው እንጂ መሄድ ወደፊት ሊሄድ አይችልም። እናም ህይወታችን እኛም ሁል ጊዜ በሃይማኖት ነገሮች ወደፊት መውሰድ እንዳለብንን የሚገልጽና 42 መንገዶች ምን አይነት እንደነበሩ ለህይወታችንም ጥሩም ሆኑ መጥፎም ነገሮች ጠቃሚነትና ጤና እንደሚሰጡን የሚገልጽ ነው። እግዚአብሔር የሚያመጣቸው ነገሮች ሁሉ በጣም ብዙ እንደቦታ እንዳላቸው ከዛም በመቀጠል አገሪቱን እንዴት አድርጋችሁ መውረስ እንዳለባችሁ ምን አይነት ነገዶች የትኛውን ቦታ እንደመቀበል እንዳለባችሁ ለምን እያንዳንዱ ቦታውን ሲቀበል በእግዚአብሔር ዘንድ አዝ ቅናት የለም ክርክር የለም ከእግዚአብሔር ስለመጣ ሁሉን ተቀባይነት ያገኛል። በእውነት ይሄ ንግግር ለኛም በስራችን ስራ ስንሰራ እያንዳንዱ ስራው የተለየ ከሆነ በባልና ሚስት በልጆቻችን አስተዳደግ ያው ግድብና እያንዳንዱ ቦታው ቢታወቅ ሁሌም ከእንደነዚህ ጠብና ቀናት የተለያዩ ነገሮች ልን ያው ላይደርስብንን ይችላሉ ልናስወግድ እንችላለን። እና ይሄ ሁለተኛው ነጥብ ሶስተኛው ነጥብ ደግሞ በፓራሻት መስኤ አሬሚ ክላትና ዲኔ ወጽያህ ቢሽገጋ ያው አንድ ሰው ሳውቅ ማለት ነው በስህተት ሰው ከገደለ የሆነ ሸለቆ ይዘጋጅለታል ከዛ ሄዶ መግባት አለበትኝ። ስድስት ባገሮች ውስጥ ተዘጋጅተው ነበር ወይዛን ጊዜ እንዴት ማለት ነው አንድ ስም ለምሳሌ መጥረቢያ ዞ እንጨት እየፈለጠ ያለ የመጥረቢያው ማለት ነው እንጨቱን ጥሎ ያን መጥረቢያ ሄዶ አንዱን ሰው መጥቶ ይገላል። ዘኒካ ወጽያ ቢሽ ገጋ አውቆስ አስቦ ሳይሆን እና የሽ ጎኤል አዳም ደሙን የሚመልስ ዘመድ ያነ ያቺ ቦታ ሄዶ ካልተደበቀ ይሄ ሰውዬ መገደል አለበት ማለትም ሄዶ መደበቅ አለበት። እነዚህ ቦታዎች የተፈጠሩትኝ የተሰጡትኝ ካህናቱ ትልቁ ካህናት እስከሚሞት ድረስ ነው። እሱ ከሞተ በኋላ ገና ያው እነሱ የተደበቁትን ከዛ መውጣት ይችላሉ ምንም ማድረግ አይችሉም። ለምንድነው ካህናቱ በሱ ጊዜ መጸለይ ነበረበት እንደዚህ አይነት ስተትና ኃጢያት ያላቸው ሰዎች እንዳይደርሱበት ይሄን ባለመጸለዩ በሱ ጊዜ ሰው ተሳስቶ ሰው ሊገል ይችላል። በዛ ምክንያት ምን ያደርጋሉ ከውስጥ ያሉትኝ ካህናቱ እንዲሞት ይጸልያሉ። ያ ለምን ሲሞት እነሱ መውጣት እንደሚችሉና ሌላው እስከሚቀየር ድረስ ማለት ነው። የካህናቶች እናቶች ደግሞ ለነዛ በስተት ለገደሉት ሰዎች ምግብ ያመጡ ያው ልጅን ጸልይ እንዳትገልብኝ ይያሉ ምግብ ያመጡ ነበር እነሱን ያደርጉ ነበር። ከዛ መጨረሻው ነጥብ ሽሚራት ብኖት ጽሎፍሃድ ማለት ነው የጽሎፍሃድ ልጆች ባለፈው ሳምንት ቦታ እንደተቀበሉና እነሱም ደግሞ እግዚአብሔር ቦታ እንደሰጣቸው የነሱም እንደማንኛውም ነገድ ምንም እንኳን ወንድ ልጅ ባይኖራቸውም በእነሱ ምክንያት ተቀብለው እንደነበረና ከዛም ሙሴ ምን ይላቸዋል እነሱ ምን ይላሉ ከሌላ ነገዶች ጋር ተጋባነን ያነ እኛ የመናሼ ዘር ነን የመናሼ ነገድ ነን ከሌላ ወንዶች ጋር ከተጋባነን ምን ሊሆን ነው ያው ሁሉችም ማንነታቸው ሊጠፋና የተቀበሉትንም ናኻላ ለሌላ ሊያልፍ ነው ለወንዶች ማለት ነው። አዝ ሙሴ ምን ይላል ያው የጽሎፍሃድ ልጆች በአጠቃላይ ከነገዳቸው ጋር ከዘመድ ወንድሞቻቸው ጋር ማለት ነው ከራሳቸው ዘር ጋር ነው መጋባት ያለባቸው ማለትም የወንድም ልጆች መጋባት እንደሚችሉ በኦሪትም ከዚህም የምንረጋገጥበት ነው። እንደ ኢትዮጵያ ይሁዲዎች አሁን ለምሳሌ እስከ 7 ምን ነው አለ ይሄ ግን በኦሪትም የወንድም ልጆችም መጋባት እንደሚችሉ ከዚህም ከኦሪት ከተቀበለን በኋላ የምናየው ነው። እና ይሄ ነው ጠቅለል ባለ ሁኔታ የሁለቶች ምራፍ አረስተ ነጥቦች ኮኾሽ ለዲቡር ዋናው የዚህ ፓራሻ ትልቁ መንስኤ ነጥብ ምንድን ነው የንግግራችን ጉልበት ነው። ሊቃውንቶች داويت من إلال كخيتين بياد جيبور كان بنهاني أوري كاست مالتنو بغوبز جيال لكاست يعني كاست خجاج نسكال لدرس كفلقنو بوتا مانك ساكاس انشلان كوت أبو هالاقنا منم إنيا يعني مكوت عطران شلم نجي قردمون دزانو كميوت عدرس مكوت عطران شلالن كوت أبو هالاقنا مكوت عطران شلم نا هلا چينم እንዴት አድርገን ንግግራችን ነብዩ ኤርሚያስ እንደሚል ኸጽ ሻኹት ለሾና ዲበር ሚርማ ምን ይላል አንድ ቀስት ከተ ወረወረ በኋላ መመለስ አይችልም የንግግር ደሞ መጥፎ ጥሩም ሆነ ንግግር ከወጣ በኋላ መመለስ አይቻልም እና እንዴት ብለን በቃላችን መጠንቀቅ እንዳለብን ያስተምረናል ኦቢዮ ስፍካው بسي اورا خايم سيمان كوفنون هي ميبال متصاف على كذا لاي من يلال عند سو يتوات دابو بمبلاتو تلك مكر يسطنال ك83 بشيتاوچ مدان يچلال دابو معناتنو توات طولتون كچلاي بهالا دابو بميبلابت غزي باتشا خريت يبالال يانا بميبلابت غزي 83 بشيتاوچن كراسو لاسوغد يچلال አሁን በአይረተም ይባልክ ምን ይላል እነዚህ 83 በሽታዎች ከራሳችን ሊወገዱ የሚችሉትኝ ማንኛውም የህል ዳቦ የሆነበት አይደለም ይላል ኤላ እቺ ህል ማለት ነው ከሰፈር ከሀገር ትንሽ ራቅ ብላ ያደገች ከሆነች ያነ ማለት ነው የዶሮ ድምጽ እንዲሁም ደግሞ የመኪና ድምጽ የታዩ ድምጾችን አልሰማችም ያቺ ህል ማለት ናት ባለመስማቷ ማንነቷን ጠብቃና ምንም ነገር ሳይጎዳት ይቀራል ግን የዶሮም ድምጽ የሰውም ድምጽ እንዲሁም ደግሞ የተናዩ መኪናዎች ድምጽ የሰማች ህል ግና ያው ማንነቷ ሙሉ ሊሆን አይችልም እኛንም ሊያስተምረንና ከኃጢአታችን ሊፈውሰን አይችልም እና ምን ይላል ይሄ በእንሰሶችና በተፈጥሯዊ እግዚአብሔር ፍጥሮች ናቸው በሰው ላይ ደግሞ ያለው ምን ይላሉ ሊቃውንቶች ምን አይነት ጥንቃቄ ማድረግ እንዳለብን ሁላችንም በመነጋገራቸው ንግግር ምን አይነት ጉዳት ለራሳችንም ለሌላውም እንደምንሰጥ ኢምዘ ላሾናራ ሽንገል ቃላ ሐሜት ውሸት በአፋችን በተለያዩ ስድቦች ማጋጀት እንዲሁም ሰው ጋር መከራከር ከባል ከሚስት ልጆች ጋር የምናደርጋቸው ንግግሮች በሙሉ ምንድነው ያንን 100% እንኳን ጉዳት ባመጡ 50ና 70-80% እንኳን በየጊዜው እየሰጡና እያበላሹ ነው ያቆሸሹ ነው ይሄዳሉ ለኸይን ከመጥፎ ንግግሮች በመነጋገርበት ጊዜ ሎክ ሙዚክ ለሰውዚ ሞቶ ከኛ ፊት ላለው ብቻ ሳይሆን ኤላ በአጠቃላይ በዙሪያችን ያሉት ሁሉ እንደሚጎዱና ችግር እንደሚመጣባቸው ነው ንጉስ ሰለሞን እንዳለው ሾመር ፒቡል ሾኖ ሾመር ሚጻጎት ናፍሾ አፉንና ምንድነው ምላሱን የጠበቀ ያው ከ ብዙ ችግሮች ራሱን ይጠበቀ ነው ይላሉ አፉን መጥፎ ምግቦችና ማለትም ካሰር ያልሆነው ምግብ ባለመብላቱ ምላሱን ደግሞ ያው መነጋገር የሌለበት ንግግሮች በመናገር ለዚህን ካደረገ ከነዚህ ውስጥ ራሱን ያድናል ማለት ነው እና ጠቅለል ባለ ሁኔታ ሁላችንም በንግግራችን መቆጠብ እንዳለብንና ስንነጋገር ጠቃሚ ያላችሁን
1: የተከበራችሁ አድማጮቻችን እንግስርጭታችን እየተጋባደደ ነው በሰንበት ዛሬ ኢየሩሳሌም ተከባበ 7 ሰዓት ከ12 ደቂቃ ነገ 8 ሰዓት ከ9 ተወጣለች ተላቢብ 7 ሰዓት ከ9 ነገ 8 ከ32 ተወጣለች ኃይፋ 7 ሰዓት ከ24 ገብታ ነገ 8 ከ33 ደቂቃ ተወጣለች በኢርሸባ 7 ሰዓት ከ28 ገብታ 8 ሰዓት ከ29 ነገ ተወጣለች ኢላት 7 ሰዓት ከ13 ደቂቃ ገብታ ነገ 8 ከ24 ደቂቃ ተወጣለች ወርቅነሽ መልካም ለተሰንበት
2: መልካም ለተሰንበት መልካም ሰንበት ሻባት ሻሎም
1: ሻባት ሻሎም
2: የቴክኒክ ባለሙያችን ዛፈር ሳሊም ነበር መቀደም ሲል ሞሸና መሰግናለን

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን አምሽታችኋል? መልካም ለተ ሰንበት ይሁንላችሁ። ያልን ምሽቱ ስርጭታችን ይዘን ቀርበናል። ከዛ በፊት ግን ዛሬ ለቱ እንደብራያን ዘመን አቆጣጥር አዮብ ዮም ሺሽ ካፍሄ በታሙዝ ታፍሄ ታፍሽን ፔቫብ እንደ አውሮፓ ዘመን አቆጣጥር ጁላይ 10 2026 እንደ ኢትዮጵያ ዘመን አቆጣጥር ደግሞ ሐምሌ 3 2018 ነው። የቴክኒክ ባለሙያችን ኖያ ማሽያህ ስቱዲዮ ተረኛ ይቾባይነን። ምሽቱ እንደተለመደው እስከ ምሽቱ 8 ሰዓት ድረስ ስርጭታችን ይቀጥላል። በዚያ አንድ ሰዓት ስርጭት ወቅቱን የተመለከተ ዜና እንዲሁም የዜና ትንታኔ በመከታተልም ሳምንት ፕሮግራምና እንዲሁም የስልክ ውይይት ይኖረናል። ከስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን ይላል። አሁን ወደ ዜና ወስዳችኋለሁ። በቅድሚያም አርስተ ዜና። በፋርስ ባህረ ሰላጤ ሀገራት ኢራን ጥቃት ማድረሷን እንደቀጠለች ነው። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የሚያሰሙት ዛቻ ቀጥሏል። በሊባኖስ እየታተመ የሚወጣ አንድ ጋዜጣ እንዳስታወቀው ፕሬዚዳንት ትራምፕ በቱርክ በነበራቸው ጉብኝት ከፕሬዚዳንት ባሻር ከሶሪያው ፕሬዝዳንት ጋር ተገናኝተው እንደተወያዩ ተናገሩ የሚሉት የምሽቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንደው ፋርስ ባህረ ሰላጤ ያሉ ሀገራት ኢራን ዛቻ መቀጠሏንና መደብደቧን ቀጥላለች። በአንድ የእስራኤል ከፍተኛ ባለስልጣን እንደተናገሩትም አሜሪካ እስራኤል በአሁን በምታካሄደው ጦርነት ላይ እንድትሳተፍ ፍቃደኛ አይደሉም ሲሉ ተገናገሩ። ምክንያቱም እስራኤል በአሁኑ ጦርነት ከተሳተፈች የፕሬዚዳንት ዶናልድ ትራምፕ እቅዳቸው በትክክል ሊሄድ ስለማይችል አስቸጋሪ ይሆናል ሲሉም ተናግረዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁም አሁን ባለው ጦርነት የመሳተፍ ከፍተኛ ፍላጎት እንዳላቸውም ጠቅሰዋል። ነገር ግን ኢራን እንደሚሉት አሜሪካ የኢራንን መሰረታዊ ልማት በመታች ቁጥር ኢራንም አጠፌቷን በተለይ ከአሜሪካ ጋር ወዳጅ ሀገራትን የመደብደብ የመምታት ፍላጎት እና ቅድ እንዳላትና ከነዚህ ውስጥም ወደ እስራኤልም ማስወንጨፍ እንደሚጀምሩ ኢራናውያኖች ጨምረው እየተናገሩ ይገኛሉ። ይህ በዚህ እንዳለ በእስራኤልና በህንድ በ ኪፓት ባርዜል ወይም ጸረ ሚሳኤል ለመስራት እቅድ እንዳለ በሁለቱ ሀገራት ግንኙነት በተፈጠረው ውይይት ተጀምሯል ተባለ። ራፋኤል የተሰኘው የእስራኤል የጦር ኢንዱስትሪ ተቋም እንዳስታወቀው በህንድ ውስጥ የሚገኙ የጦር ኢንዱስትሪዎች ጋር ሁኔታውን ለማሳካት መነጋገር ላይ ጀምሯል ብሏል። ይህም በህንድና በእስራኤል መካከል ያለውን ግልጽና መሰረት በበለጠ ለማጠናከር የሁለቱ ሀገራት ግንኙነትን የበለጠ ያጠናክረዋል ሲሉ አድርሰውናል። ፕሬዚዳንት ትራምፕ ኢራን ላይ የሚያሰሙት ዛቻ እንደቀጠለ ነው። ይህም በተለይ እስራኤል በቅርቡ ለፕሬዚዳንት ትራምፕ ባስደረሰችው መመሪያ መሰረት ኢራን ፕሬዚዳንት ትራምፕን ለመግደል እቅድ እንዳላት ማሳወቅ ተመልክቶ ነው። ይህም በተለይ እስራኤል ባገኘችው መረጃ ምክንያት ኢራኖች ፕሬዚዳንት ዶናልድ ትራምፕን ለመግደል ከመቼውም ጊዜ በበለጠ እየጣሩና እቅድ እንዳላቸው በማሳወቁ ነው። ፕሬዚዳንቱም እሳቸው በዚህ ዙሪያ ምናልባት በኢራኖች እጅ ቢገደሉም ኢራን ሙሉ በሙሉ እንድትደመሰስ እንድትጠፋ እቅድ ማስቀመጣቸውንም ጠቅሰዋል። ፕሬዚዳንቱም ኢራን የዚህ አይነት ሙከራ እንደምታደርግ ካሁን በፊትም አውቃለሁ ሲሉ መናገራቸውም ተክሷል። ቀደም ብለውም ፕሬዚዳንት ዶናልድ ትራምፕ በትዊተር ገጻቸው እንዳሳወቁትም መንግስታቸው ኢራን ዴቶክስ አቁም ስምምነት በማክበር ወደ ሰላም ለመምጣት ተማጽኖ የላከችውን በመቀበል ወደ ድርድር እንዲመለሱ መፍቀዳቸውን ጽፈዋል። ቁጥር 6 በተባለ የሚጠራው የመኪና መንገድ በደረሰ የመኪና አደጋ 6 ሰዎች ቆስሏል። ይህ አደጋ የደረሰውም በመስቀለኛ መንገድ እንደሆነ ተገልጿል። የዚህ መከሰኛም በከሶሮካ በክራትጋት አካባቢ መስቀለኛ መንገድ እንደሆነ ተገልጿል። 5 ልጆች ቆስሏል። በተጨማሪም 6 እና የ30 አመት ግለሰቦች በጸና ቆስሏል። በዚህ የመኪና አደጋ የቆሰሉት ግለሰቦችን በአካባቢው ወደሚገኝ ሆስፒታል በመውሰድ ሕክምና የተደረገላቸው ነው። በተለይ የመጀመሪያ እርዳታ ሰጪ የሆነው መገን ዳቪድ አዶም የተሰኘው ተቋም ነኝን ግለሰቦች በቦታው የመጀመሪያ እርዳታ ከሰጠ በኋላ በአካባቢው በሚገኙት ባርዚላይ ሆስፒታል እንደወሰዳቸው ታውቋል። የ5 አመት ህፃናት ግን ቁስሉ በጸና ስለነበር በሄሊኮፕተር ወደ ተላቢብ በሚገኘው በሆስፒታል በመውሰድ ህክምና አልዛው እየተከታተለች እንድትከታተል ተደርጓል። የበዚህ እንዳለ አንድ የሊባኖስ በሊባኖስ የታተመ የሚወጣ ጋዜጣ እንዳስታወቀው ፕሬዚዳንት ዶናልድ ትራምፕ ከሶሪያው ፕሬዚዳንት ጋር ቱርክ በነበረው ቆይታቸው እንደመከሩ ተገልጿል። እንደሚታወሰው ባለፈው ሳምንት የሰሜን አትላንታ ሀገር የጦር ካልኪዳን ሀገራት በቱርክ አመታዊ ጉባኤያቸውን አካሂደው ነበር። በዚህም የሶሪያው ፕሬዚዳንት በተገኝተው ነበር። ከሳቸው ጋርም ፕሬዚዳንት ዶናልድ ትራምፕ ተገናኝተው መነጋገራቸው ተገልጿል። በውይይታቸው ውስጥም የሊባኖስ ጉዳይ አንስተው እንደተወያዩ ተገልጿል። ባለስልጣናትም ከተወያዩት ርዕስ ዋናው ሂዝቡላ የሚተላለፈውን በተለይ በሶሪያ በኩል ሂዝቡላ የሚቆጣጠራቸውን ቦታዎችን ተገን በማድረግ የተለያዩ መሳሪያዎችን ሊባኖስ ለሚገኘው የሂዝቡላ ጦር ለማስተላለፍ የተጀመረው መንገድ መጨረሻ ለመቋጨት እንደሆን ተገልጿል። በውይይታቸውም ጨምሮ እንደተወያዩትም በሶሪያና በሊባኖስ ያለውን ድንበር የበለጠ በማጠናከር በሁለቱ ሀገራት ያለውን ትስስር ለማጠናከርና ወደዚህ ወደ ሊባኖስ የሚተላለፉትን የጦር መሳሪያዎችን በመቆጣጠር በሚያስችልበት ደረጃ እንደተወያዩም ተገልጿል። መከላከያ ሰራዊታችን በአዛ የሚያደርገውን ጥቃት እንደቀጠለ ነው። ሰራዊታችን በትናንትናው ዕለትና ከትናንትና በስቲያ በወሰደው ዘመቻ 2 ከፍተኛ የሐማስ የጦር መሪዎችን መግደሉን አስታውቋል። እነኚህ 2 ሽብርተኞችም መከላከያ ሰራዊታችን ወዳለበት ቦታ የሽብር ፈጠራ ስራ ሊያከናውኑ ሲንቀሳቀሱ ቀድሞ በደረሰ መረጃ ምክንያት እርምጃ እንደተወሰደባቸው የመከላከያ ሰራዊት ቃል አቀባይ አስታውቋል። የእስራኤል ደህንነት አዛዥ የሚሻባክ ዋና ስራ አስኪያጅ ዚኒ ዳቪድ ዚኒ የሰጡት ቃለ ምልልስ አነጋጋሪ መሆኑ ቀጥሏል። የሻባኩ መሪ ዚኒ የሰጡት ቃለ ምልልስ በአንድ ቴሌቪዥን ጣቢያ ላይ በተጠየቁት ጥያቄ ቅርታ በአንድ ጋዜጣ ጋር በነበረቸው ቆይታ እንደተናገሩትም ተጠሪነታቸው ለመንግስት ነው ወይስ ለህግ ነው ተብሎ ሲጠየቁ ለህግ ሳይሆን ተጠሪነታቸው ለመንግስት ነው ለመናገራቸው አቀያያኝና አነጋጋሪ ሆኖ ተገኝቷል። ይህም በቃለ ምልልሱ በተጠየቁት ለመንግስት ነው ብለው በመናገራቸው እጅግ በጣም አሳዛኝ ነው ሲሉ ከአሁን በፊትም ይህ ስልጣን ለሳቸው እንዳይሰጥ ሲሟገት የነበረ ድርጅት በሰፊው ጽፏል። እሳቸው በነበራቸው ቃለ ምልልስም ለማን ነው ተብለው ሲጠየቁ እጅግ ለህግ አርቃቂው ሳይሆን ለመንግስት ተመራጮች፣ ለህዝብ ተመራጭ ነው ማለታቸው ይህ የሚያሳየው በህግን መንግስት በህግን በመጣረድ ለህግ ሳይሆን ለባለስልጣናት ጉንብስቀና ማያ ነው በማለት ስማቸውን በዚህ ዙሪያ በማንሳት መወያይ አድርጎታል። ግለሰቦችም እንደሚሉትም ዝኒ ይህንን የተናገሩትኝ እንዳውም መጀመሪያ ለህግ ተበገዥ መሆኗን ማጠናከር ሲገባቸው የተናገሩት ዞሮ ዞሮ የፖለቲካ ሹመት መሆኑን ተመራጩ አሳይተውናል ሲሉ ጠቅሰዋል። በሊባኖስ የክርስትና ሃይማኖት ተከታዮች ፓርቲ የሆኑት መሪ እንደተናገሩትም ሳሚር ጃጃ የተሰኙት እንደተናገሩት ቤሩት ለሚገኘው መንግስት የሚያደርገውን ትእዛዝ የሚያስተላልፈውን ጋር ማክበር ግዴታችን ነው ሲሉ ተናግረዋል። በተለይ ከእስራኤል ጋር የተጀመረውን ድርድር ማጠናቀቅ እንዳለበት፣ መንግስት ወደሚያስፈልገው ድርድር መሄድ እንዳለበት ተናግረዋል። እንደሳቸው ንግግርም እነኚህ ነገሮች በነበሩበት የግንኙነቶች ምክንያት ፕሬዚዳንቱ ሚሸን በተለይ ከእስራኤል ጋር በሚደረገው ድርድር አንዳንድ ተቃዋሚ የተቃውሞ ድምፅ የሚያሰሙ አካላትን በመንቀፍ ነው ብለዋል። የተቃዋሚ ተቋማት የሚያሰሙተኝ ንግግር የሊባኖስን መንግስት ከእስራኤል ጋር በሚያደርገው ቀጥታ ድርድር ያላቸውን በማስቀሬታ በማሳየት ነው ብለዋል። ሳሚር ጃጃ ሲናገሩ ምሳቸው እንደተናገሩትም ሊባኖስ ከእስራኤል ጋር በመታደርገው ድርድር ሌላ አማራጭ የለንም መንግስታችን የሚደርስበትን ስምምነት ተቀበለን ማክበር ግዴታችን ነው ብለዋል። ከእስራኤል ጋር የሚደረገውን የሰላም ድርድር በማጠናከር መቀጠል እንጂ ሌላ ምንም አይነት አማራጭ የለንም ሲሉ አስተውቀዋል። የቱርክ የውጭ ጉዳይ ሚኒስትር ካን እንደተናገሩትም እስራኤል የሶሪያን ደህንነት እየረበሸች ነው ደህንነቷን አትፈልግም ሲሉ አስታወቁ። ምንጊዜም ቢሆን እስራኤል ሶሪያ ራሷን ችላ እንዳትኖር እንደ ሀገር እንዳትስተዳደር ከፍተኛ ሚና እየተጫወተች በውስጥ ብጥብጥ እያካሄደች ነው ሲሉ እስራኤልን ወቅሰዋል። ደሳቸው ንግግርም የእስራኤልን የሶሪያን መረጋጋት አትፈልግም ባለታቸው ይህም የተናገሩትም በተባበሩት አረብ ኤምሬትስ በሚሰራጨው ዘ ናሽናል በተሰኘ ጋዜጣ እንደሆን ተናግሯል። የውጭ ጉዳይ ሚኒስትሩም የነበራቸውን ቃለ ምልልስ እንዳስታወቁትም እስራኤል ለራሷ ለአካባቢዋና ብሎም ለመካከለኛው ምስራቅ እንዲሁም ለዓለም ጸር ነች ሲሉ አሁንም እስራኤልን ጥፋተኛ በማድረግ ገልጸዋል። በተለይ በመካከለኛው ምስራቅ ሰላም እንዳይሰፍን የምትረብሸው ጸረ ሰላም እርምጃ የምትወስድ እስራኤልና ተመራጮቿ ናቸው ሲሉ አስታውቋል። ይህን ፕሬዚዳንት ዶናልድ ትራምፕም በእርግጥ ያውቃሉ ሲሉ ገልጸዋል። የውጭ ጉዳይ ሚኒስትሩም በእስራኤልና በቱርክ መካከል ያለውን ግንኙነት ሲጠየቁ እንደተናገሩት እስራኤል ጋር ግጭት አንፈልግም፣ ነገር ግን አንዳንድ የእስራኤል ፖለቲከኞች ተመራጮች በሚወስዱት ንግግር በተለይ ጠቅላይ ሚኒስትሩ የሚታወቁት ሌላ አዲስ ጥላቻ በመፍጠር ሌላ ጠላት እየፈጠሩ ነው፣ እሳቸውም ወደ ግጭት እየመሩን ነው ሲሉ ተናግሯል። ጠቅላይ ሚኒስትሩና የሚመሩት መንግስታቸው የዓለም ጸረ ሰላም አንቀሳቃሽ ናቸው ሲሉ ወቅሰዋል። ይህ በዚህ እንዳለ አንድ የቱርክ ከፍተኛ ባለስልጣን እንደተናገሩትም ቱርክ ከእስራኤል ጋር የምታደርገውን ግንኙነት የእስራኤል መንግስት ግንኙነቱን ለማቋረጥ በመውሰድ በተለይ በጋዛ ውስጥ በተደጋጋሚ በንጹሐን ዜጎች ላይ የሚያደርሱት ጭፍጨፋ ምክንያት ቱርክ ይህን ዝም ብላ አትቀበልም አትመለከትም ሲሉም ጨምረው ተናግረዋል። በመጨረሻም ክብራትና ኩናዳ አድማጮቻችን የአየር ጸባይ ሁኔታ ነገ የአየሩ ጸባይ በተለይ በተራራማዎችና በመሃል ሀገር ያለው ሙቀት እንዳለው ይሆናል። ይህም ከወትሮ ጋር ሲነጻጸር አንድ አይነት ነው ማለት ነው። በነገ ሁለት የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 30 ዲግሪ ሴንቲግሬድ፣ ሃይፋ 29፣ ብርሸባ 33፣ ኢላት እስከ 39 ዲግሪ ሴንቲግሬድ ይደርሳል ይላሉ የዘርፉ ተመራማሪዎች። ክቡራትና ክቡራን አድማጮቻችን የሰዓቱ ዜና የስካሁኑ ነበር።

ክብራትና ክብራን አድማጮቻችን ስርጭታችን እንደቀጠለ ነው። መልካም ለተሰንበት ይሁንላችሁ። ያን ለሁን ቀደም ሲል በዜና ወጃ የተናገር ነው አንድ ነበር። በተለይ እስራኤል ለፕሬዚዳንት ዶናልድ ትራምፕ ያስተላለፈችው መልእክት ነው። ያም እንግዲህ ኢራን ፕሬዚዳንት ዶናልድ ትራምፕ ለመግደል እቅድ እንዳወጣች ያስተላለፉት መመሪያ ነው፣ መረጃ ነበር። እንዲያውም በቀኑ ፕሮግራማችን ይህንም ከባልደረባዬ ከወርቅነሽ ጋር የተወያየንበት ነበር። አሁን ቆይቶም በደረሰን ሰዓት እንደምናየው በዚህ ላይም ፕሬዚዳንቱ አስቀድመው ደብዳቤ እንደ ኑዛዜ እንደማለት ይቻላል ያስቀመጡበት ሁኔታም እንዳለ ነው። እንግዲህ እንደው ትናፍቁኛላችሁ ብዬ አስባለሁ፣ ይህም እንግዲህ እኔ ከሞትኩ በኋላ ብለው እኛ ምን ጊዜም ቢሆን ቁጥር አንድ ነን፣ ያው እኔ ብሞት ብለው እንግዲህ ያስቀሩት ደብዳቤ ኢራንን ሙሉ በሙሉ ማጥፋት ይህ ነው የተባየ ያለ አይቀጡ ቅጣት መቀጣት አለባት፣ መቀጥቀጥ አለባት በማለት የተናገሩት ሁኔታ አለ። እና እዚህ ላይ እንግዲህ ምን ያህል ዶናልድ ትራምፕ ይህን አስቀድመው እንደተናገሩት እና መቼም ቢሆን እኔ የኢራን እኔን ለማጥፋት በቁጥር አንድ ደረጃ ያስቀመጠች እኔን ነው በማለት የተጻፉበት ሁኔታ አለ። በተለይ ደግሞ ካሁን በፊት በመጀመሪያው ዙር በፕሬዚዳንትነት በነበሩበት ሰዓት ሁላችንም እንደምናስታውሰው የኢራን የሀያቶላው መንግስት በጦሩ ዙሪያ ከፍተኛ ራማትካል ለምትን ወይም የታማጆርሽም ያል የምንጠራው የእሱ ባለስልጣን ኃላፊ የነበረው ካሳም ሱሌማኒ መገደሉ እናስታውሳለን። ከሱ ግድያ በኋላ ኢራናውያን ዶናልድ ትራምፕን ለመግደል ወይም ለማስገደል ከፍተኛ ጥረት ሲያደርጉ እንደነበር የተገለጸ ሁኔታ አለ። እንግዲህ ክብራትና ክብራን አድማጮቻችን በዚህ ዙሪያም በሌሎች ርዕስም ጋዜጠኛ ጥላሁን መልኬ ጋር ቆየት ብለን እንገናኛለን። የትም አትሄዱ፣ አብራችሁን ቆዩ።

0: ተከበራችሁ አድማጮቻችን ስርጭታችን ይቀጥላል። አሁን ደግሞ ጋዜጠኛ ጥላሁን መልኬ መስመር ላይ አለ። ጥላሁን ታናስተልኝ እንደምናመሽህ መልካም ለተሰንበት።
1: መልካም ሰንበታችሁ። ሰላም ለአንተም ለአድማጮችህ።
0: ደህና ናችሁ?
1: ሰላም እግዚአብሔር ይመስገን።
0: ሰንበትን እየተቀበላችሁ ነውስ? ኦሬዲ አሁን እየገባች ነው።
1: አዎ በትክክል እየተቃረበ ነው። ሽር ጉድ ማለት የመጨረሻዎች ደቂቃዎች
0: እንደው እስኪ ሽር ጉድ ስትል የሆነ ነገር ተዛለኝ። አርባርብ ይሸበራል ኢየሩሳሌም ማለት ምንድን ነው?
1: አረበለ ከኔ ነበር ጥያቄ እንዴት ነው መልስ ካኔ ተበቀ? እኔ የግል ትርጉሙን ማለት ትክክለኛ ትርጉሙን
0: ሳይሆን ሽር ጉድ ስትለኝ ነው እኮ ይሄ ነገር
1: እንትኑ ነው። ሰንበት ለመቀበል የምታደርገው ሁኔታ ጧት ተነስተህ የሚገዛዙ ነገሮች ዘመድ አዝማድ ይባለት ምትጋብዝ ከሆነ ምትጋብዝ ከሆነ ይበልጥ ግን ሰንበትን ታውቃለህ። ያው በይሁዳውያን በይሁዳኛ እምነት እንግዲህ ሰንበት ከገባች ከዛ በኋላ እሳት ማንደድ፣ ምድጃ መጣድ፣ ማብሰል የሚባል ነገር የለም። መኪና ማሽከርከር የለም። ከብዙ ነገሮች ከኤሌክትሪክ ግንኙነት ያላቸው ጋር እና ስራ መስራት የለብን በቃ ይሰራ። በእርግጥ የማይጠብቁ ሰንበትን መብታቸው ነው።
0: እንዳንተ ያለው እንዳትለኝ
1: እኔ ሰንበትን አንጠብቅም።
0: እንዳንተ ያለ እንዳትለኝ እኔን እንዳንተ አይነቶች
1: ኖ ይኸውልህ መብትን ይኸውልህ እኔ አሁን እቤት እኔ ንገር እኔ ግን ስለ አንተ ያንተ በአንተ ቦታ መናገር አልችልም። በእኔ በኩል ግን ሰንበትን እኔ አሁን ባለቤቴ በደንብ ትጠብቃለች። በጣም በደንብ ማለት ሳትም ሁሉንም ነገር እኔ ግን ትንሽ የለሁበትም። ያው አንዳንዴ ኮምፒውተር ጋር ቁጭ ትላለህ፣ አንዳንዴ ያን ስል ያው እኔ ጋር ትንሽ አልጠብቅም። ያም ሆነ ይህ በአጠቃላይ ግን እኛ ይሁዳውያን ስንባል እንግዲህ ይህንን ሳምንቱ መጨረሻ አካባቢ ያው ሃይማኖቱን ጠለቅ ብለን እንግዲህ ከዛም ከሃይማኖቱ ከኔ በላይ እንግዲህ ብዛት የሃይማኖት ሰዎች እንግዲህ በእነሱ ዘንድ እንዴት ለምን የሚለውን ነገር ከእነሱ ሌላ ጊዜ እንዴት ነው የሰንበት ትምህርት እኳ እንዳለን የአረብ ቀን ምታቀርቡት በዛበዘ ይበልጥ ግን ለጠየቀው ጥያቄ እንደው ከዛ ውጪ ሃይማኖት ስለጠበቀና ስላልጠበቀ ሳይሆን አይቼው ይህንን ሁሉም አይጠብቀውም። ራሱ በጣም ጓግቶ የሚጠብቀው እረፍት ነው፣ ከቤተሰብ ጋር የምትገናኝበት ጊዜ ነው። እንዴት ነው በቃላት ሳምንቱን ሙሉ በስራ በተወጥረህ ከዚህም ከዚህ የሩጫ ህይወት ነው፣ የምዕራቡ ዓለም የሩጫ ህይወት ነው። ከዛ እረፍት የምታገኝበትና ጸጥ ያለ ንዙ ደግሞ ኢየሩሳሌም እና ከምትኖር ከሆነ የአየሩ ጸባይ ብቻ ራሱ አንድ ምግብ ነው። ከምታቀርባቸው ከምታዘጋጃቸው ምግቦች አንዱ ምግብ የአየሩ ጸባይ ነው። እና ሽር ጉድ ማለት ለመጀመሪያው እንግዲህ እንደኔ አመለካከት ያው ጠዋት ሰንበትን ለመቀበል ስትል የምታደርጋቸው ጊዜው ሳይደርስና ሰንበት ሳትገባ የምታዘጋጃቸው ነገሮች
0: ያ ነው እንግዲህ ሰንበት ከመግባቷ ቤት ለመቀበል የምታደርገው ሽር ጉድ ያል ነው እንግዲህ። አርባርብ ይሸበራል ኢየሩሳሌም። ሽብር ማለት ስንለው እንግዲህ እንደ ሩጫ ማለት ነው፣ መቀላጠፍ ነው። ይሄ ትርምስ እንደ ማለት ያህል ነው። እና እውነት
1: እንግዲህ አርቲስቶችን ደራሲውንና አርቲስቷን እሱን መጠየቅ ይሻላል።
0: አዎ እንዲያውም አንዱ የሆነ አባባል ምን አለ መሰለ ሲል ለምንድን ነው እስራኤል ሀገር ብዙ በረከት አላት፣ በረከቷ ከየት የመጣ ይመስልሃል? ከበረከቷም አንጻርም ስታያት እስራኤልን ከተቋቋመች 78 ዓመቷ ነው። ነገር ግን በዚህ 78 ዓመት ውስጥ ግን ከዓለም አሉ ከሚባሉተኝ ዓለምን ከሚያንቀሳቅሱት ሀገራት ተርታ ውስጥ ትገኛለች። ያ ለምንድን ነው ብሎ ሲናገር ምን ሰማሁት መሰለህ? እኛ ይሁዳውያን ዕለተ ሰንበትን እናርፋለን፣ ቅዳሜን እናርፋለን። በምናርፍበት ሰዓት እናስባለን። በምናስብበት ሰዓት እንግዲህ ሌላ አዳዲስ ነገሮችን የመፍጠር ወይም የአዳዲስ ነገሮችን ተማለት ሁኔታው ይከፈትልናል። ሌላው የዓለም ሕዝብ ግን የሰንበትን ስለማያርፉ ቅዳሜን ስለሚሽሩ ያው ባሉበት የሚራመዱበት ሁኔታ አለ ብሎ የተናገሩ ሁኔታ አለ። በእውነት እንዳው እቺ ዕለተ ሰንበት ቅዳሜ ቀን ባትኖር ኑሮ ባናርፍ ኑሮ ምን ይውጠን ነበር ብለን ስናስብ
1: እውነት ግን ነው አይቸው ግን እንዲያው ያለ ርዕሳችን ሌላ ውስጥ ገባን። የሃይማኖት ተንታኞች ሆን እኮ ነው ግን እዚህ ላይ
0: አድማጮቻችን የሚደግፉናል ብዬ አስባለሁ።
1: እውነት ነው ግን ሌሎች ሃይማኖትን ከወሰድክ እስልምናም ሆነ በክርስትናም ከሄድክ እኮ አንድ ቀን አላቸው።
0: እሑድ ቀን አለው። አዎ
1: እሑድ አለ። አርብ ቀን ደግሞ እስልምና እምነት ጁማ ይሉታል። እሑድ ደግሞ በክርስትናም አለ። ግን እውነት ነው አሳማኝ ነው ያልከው ትንተና። ግን ከዛ በላይ ያው በአብዛኛው ይሁዳውያን ሃይማኖት ጥልቀትና ጥብቀት በጣም እንዴት ነው በጣም የጠበቀ ከልባቸው ሁሉም የሃይማኖትን የመጀመሪያ ቦታ የመስጠትና ከዛ በላይ ደግሞ እንግዲህ ወደ ፍልስፍናው ሳንገባ
0: እውነት መናገሻ ነች ኢየሩሳሌም መናገሻ ነች የሁሉም ቢሆን ቀደም ሲል የተናገርከው ሁኔታም አለ እዚህ ጋር ገበያው መውጣቱ መግዛቱ ሽር ጉድ ማለትም በሶስቱም ሃይማኖት የሚስተናገድባት የዓለም እምብርት የሆነች ኢየሩሳሌም ነች። ለዚህ ነው አርባር ቢሸበራል ኢየሩሳሌም ነው። እንግዲህ ከተሳሳትን አድማጮቻችን እንግዲህ ያስተካክሉናል ብዬ ያስባለሁ። ወደ ውይይታችን እንለፍና በእውነት በጣም የሚገርም አሁን እውነት ነው ስቱዲዮ ከገባው በኋላ የማየው ጉዳይ ነው። ፕሬዚዳንት ዶናልድ ትራምፕ ምንድን ነው የሚባል በእኛ ኑዛዜ ነው ምንለው አንድ ሰው መቼም ሞታለው ሲል መጨረሻ ላይ የሚናገረው ኑዛዜ የሚባል ነገር አለና ትራምፕም ያው እኔ ከሞትኩ ብለው ኢራኖች መቼም ለመግደል ከሚፈልም ላይ ለመግደል ከሚፈልጉት ሰው ቁጥር አንድ እኔ ነኝ የመጀመሪያው እኔ ነኝ እና እኔ ከሞትኩ ኢራንን አይቀጡ ቅጣት አርጋችሁ ቀጥቅጧቸው ምናልባት አኒ መካቬ ሞርቻት የምትጋጊም ኤላይ እንደው ተናፍቁኛላችሁ ብዬም ተስፋ አለኝ ብሎ የተናገሩበት ሁኔታ አለና እስከዚህን ድረስ ስጋት አለባቸው ማለት ነው?
1: ኖ አይደለም አይቸው። ዶናልድ ትራምፕ በንግግራቸው እንግዲህ ሁላችንም ይኸው በመጀመሪያ የስልጣን ዘመናቸው አሁን በያዙት ስልጣን ዘመንም በአብዛኛው ሲናገሩ አንዳንዴ ቀልድን ይጨምራሉ፣ አንዳንዴ ማሳቅ፣ አንዳንዴ ደግሞ ያልተጠበቀ የመናገር ሁኔታ እንዴት ነው ይህ ፕሮቶኮሉን የጠበቀ ሳይሆን ልፍ ከዛ ላፍ ይናገራል። ያ ማለት ፍራቻቸውን እየገለጹ አይደለም። እንዲያውም አንተ መጠንቀቅ ያለብህ ሁላችንም ይህ ከዚህ አነጋገር ጀርባ ምን አለው ምን ፈልገው ስትል በእርግጥ ዶናልድ ትራምፕን ኢራን ለመግደል ከአንዴ ሁለት ሶስት የሙከራ አድርገ አልተሳካላትም። ሞክረው አልተሳካላቸውም። ይሄ ግልጽ ነው። ሌላው እሳቸው ስልጣን ከመጣቱ በፊት ከመጣ በኋላ ከዛ በፊትም ራሱ ትራምፕን ኢራን በጥዋይ እንደማታየውና በጣም ጥላቻ እንዳለ ለመግደል ፍላጎት እንዳለት አንደበትም ይነገራል። በዶናልድ ትራምፕ አይወዷቸውም ይባላል። ኢራን ትራምፕ እንደማትወድ ምንድን ነው በዓለም መግደል ከምትፈልገው ጠላቶቿ ኢራን የመጀመሪያውን ቁጥር የሚይዘው እኔ ነኝ የሚል ሁኔታ ተናግረዋል። እንደገና ከሞትኩ ያው እንደ ኑዛዝ ያልከው ነገር ነው ነው ከዛ ጀርባ ማስተጋለብ ምናልባት ዶናልድ ትራምፕ በእነሱ ላይ መውሰድ የፈለጉት እርምጃ አለ። ይህን ቃል ከተናገሩ በኋላ ይህን ነው ማስተጋለብ እንጂ እሳቸው ፈርቷል። በእርግጥ ጥንቃቄው አለ። እንደገና እስራኤል የሰጠችው መረጃ አለ። ምንም እንኳን በዶናልድ ትራምፕ በኩል እስራኤል የሰጠችው መረጃ ለመግደል እየሞከሩ ነው፣ አዎ ይህን እናውቀዋለን፣ ይህን አዲስ አይደለም የሚል ሁኔታ በትራምፕ በኩል ቢነገርም ግን እንዲያውም ለዚህ ዋናው ማረጋገጫ የሚሆነው በነበረው የሁለት ቀን አመታዊ የናቶ የሰሜን ቃል ኪዳን የጦር ድርጅት ማለት ነው እዚህ በቱርክ በተደረገው ጉባኤ እዛ ላይ ያይቸው ከአሜሪካ ወደ አንካራ የሄዱበት ከካታር በተሰጣቸው አውሮፕላን ነው። ሲመለሱ ግን በዚያ አውሮፕላን አልተመለሱም። ምክንያቱም ፍራቻውና ጥርጣሬው ነበር። ምናልባት ኢራን ተንኮል ልታስብ አይታወቅም።
0: እንዴት ነው ግን እንደዚህ እንግዲህ ፕሬዚዳንትን ያክል በተሰጣቸው ይሄ ኤርፎርስ ያንምጠራውን የአሜሪካ ፕሬዚዳንት የሚንቀሳቀሱበትኝ በብዙ የተጠበቀ ብዙ ጸረ ሚሳይል ያለው ብዙ ነገር የተገጠመለት ነው። በተለይ ደህንነታቸውን ባስመለከተ ይሄ እንደው በተሰጣቸው በግል አውሮፕላን ማለት ነው መንቀሳቀስ በአንድ ፕሬዚዳንት ደረጃ ተገቢ ነው ወይ?
1: ጥሩ ጥያቄ ነው። ቅድሚያ እንዲያውም ከሰጡት ምክንያት ዶናልድ ትራምፕ ለምን ነው በሄዱበት በበረሩበት በስጦታ በተሰጡት ያልተመለሱት የሚል ጥያቄ ሲጠየቁ ከፍራቻ ጋር አላያያዙትም። ከጀርባው ጥርጣሬና ፍራቻ ቢኖርም ያያያዙት ምንድን ነው የተገጠመለት ደህንነታቸውን ለመጠበቅ የተገጠሙት ቴክኖሎጂዎች ብዙ አይደሉም፣ የለም፣ እጥረት አለ። ልክ ኤርፎርስ ዋን የእሳቸው የሚበሩበት የራሱ የአሜሪካን አንድ ቁጥር የጥሩ ቅርታ አውሮፕላን አለ እሳቸው የራሳቸው። እሱ አሁን ሙሉ በሙሉ ከጫፍ እስከ ጫፍ አይደለም እርምጃ መውሰድ ይችላል። ሁሉም የሌለው ቴክኖሎጂ የለም የጦር አውሮፕላን አሁን እንደሱ። ግን ይህኛው የተሰጡት ስጦታ የተሰጣቸው ግን ብዙ ቴክኖሎጂ አልተገጠመለትም መረጃዎችን የመቀበል የማለት ሁኔታ። ስለዚህ ጉዳት ሊያደርስብን ጠላቶች ተንኮል ካሰቡ ሊጎዱን ይችላሉ የሚል ፍራቻ አድሮብን ነው የሚል መልስ ነው የሰጡትኝ። አሁን አሳማኝም ሊሆን ይችላልኝ ከጀርባው ያለው ግን እሳቸው አሁን ቢሆን ያው ለህይወታቸው ፍራቻ ሰው ነን ነው ልክ ሁሉ ያን ወደድም ጠላንም ኢራን እኮ መጉዳት ከፈለገች አሁን በርግጥ ተሞክራለች ስታስበው ጠቅላይ ሚኒስትር ቢናምነት አይነውና ከፍተኛ የጦር ጄነራሎችን እኛ እዚህ እስራኤል ውስጥ እኮ ለመጉዳት የማያደርጉት ሌት ተቀን የማይሰሩት ስራ እኮ የለም እንደው የሚነገሩትን በዜና ወጃን ሰማለን ቤቶቻቸው ላይ የቀድሞ ጠቅላይ ሚኒስትር የነበሩትን የጦር ጄነራሎችን አየር ኃይል አዛዦች የነበሩትን ቤታቸውን የፎቶግራፍ የመቅረጽ መረጃ የማቀበል በገንዘብ ኢራን ማታደርገው ነገር የላት ማልሳካላት ብሎ እንጂ አሁን ምን ሰማው ነው ማንሰማቸው ደግሞ በሚስጥር የሚያዙ ብዙ ስራዎች አሉ። እነዚህን ሰዎች ኢራን በምንም ታታላቸው በገንዘብ ትከፍላለች እና አሜሪካ ውስጥም ገንዘብ የፈለገ በአንድ ቀን ሚሊዮነር መሆን የፈለገ በዚህ ከተሰበከና ግደል ከተባለ አሁን ለሞከራው ይችላል ይሄን ሙከራ ያ ነው ኮንፍራቸው ገብቷል ኃይልነቱና ቴክኖሎጂ ብቻ አይደለም የሆነ ህዝብ ፊት ቆመው ንግግር በሚያደርጉበት ጊዜ ለምሳሌ ወዳጅ መስሎ ደጋፊ መስሎ ገብቶ በገንዘብ ከተሸነፈና ካመነ ፕሬዝዳንቱ ሊጎዳው ይችላል ያ ነው ትልቁ ፍራቻቸው ስለዚህ የዶናልድ ትራምፕ እንዴት ነው ወደ ጥያቄ መልስ ሲሄዳቸው ከፍራቻ ስጋቱ እንዳለው ነው ከፍራቻው ሳይሆን ግን እንደው ምን የምጠረጥረው ከዚህ ጀርባ ኦኬ ኑዛብ ያልከው ነገር አለ ነገ ምናልባት ተሳክቶላቸው ነው ከለለው ግን በኢራን ላይ የሚወሰደውን እርምጃ ጽፍ ያስቀምጫዋለሁ ኢራን እንዳልነበረች ተሆናለች ታይቶ የማይታወቅ ጉዳት ይደርስባታል ሲሉ ለማፍራራት የሚጠቀሙበት ቃል ነው ገብቷል እንጂ ፈርተው ምናልባት ያን አይደለም ደግሞ በተፈጥሯቸው ትራምፕ ልብ ብለ ከሆነ ጭራሽ ፍራቻ የሚባል ነገር የለባቸው ትራምፕ ምክንያቱም ደግሞ ከአንድ ሁለት የሶስትም ተሞክሮ በቃ በድን እንትን ላይቭ እያየን ማለት ነው በቃ አሁን ካሜራ ልክ እሳቸው ነን ጠበቆቻቸው ስብሰባ ላይ ሲያደርጉ እሳቸውን ህይወታቸው ለመታደግ ያደረጉትን ብዙ እንዴት ነው ያልተሞከረ ጀሯ ሌሎች ከዛ ጀርባ ያለውን ሁኔታ ብዙ የሚጣሩ እና ኢራን ትሞክራለች ዶናልድ ትራምፕ አይፈሩም የተናገሩት ቃል ግን ነገ ከነገ በኋላ ምክንያት ፈጥረው እንዲያውም ኢራንን ለመበቀል የሚያረጉት ነገር ሊሆን ይችላል በግል ሌላ ጥርጣሬዎች ሌላ አመለካከት ሊኖር ይችላል
0: በሁለቱ ሀገራት ያለው የደህንነት ጉዳይ በተለይ ተኩስ አቁም ስምምነት አድርገው ወደ ስምምነት መጣን ብለዋል እየተነጋገር ነው ብለዋል እንደው አልፋ አልፎ ደግሞ ይጋጫሉ እስከ መቼ ነው እንደዚህ ብለው የሚቀጥለው አሁን ጥቃት ያደርሰው ነበር ኢራንም ታደርሳለች አሜሪካም ያደርሳል በቃ እንደዚህ ነው የሚቀጥለው ማለት ነው
1: አው እንግዲህ ልብ ብለን ከሆነ ሁላችንም ዛሬ ለሊት ሰላም እስካሁን ድረስ ማለት ነው የተረጋጋ መስሎ ይታያል ከሁለት ቀን በፊት የነበረው ግን ይሄ አለሁ ባይ አሁን ማልተረተውም የማለት ሁኔታ አንዱ ሲጥር ሲጀምር የጀመረችው ኢራን ነች በርግጥ እንደሷ ምክንያት ስትሰጥ ኢራን ያው በስምምነቱ መሰረት የሆርሙዝን ወሽ መጥመጥ መከተል እነዚህ የንግድ መርከቦች የሚወጡና የሚገቡበት ሉዓላዊነቱ የኔ ነው ያለኔ ትዕዛዝ የሚወጣና የሚገባ ሊጎዳ ይችላል የሚል ሁኔታ አለ ይሄን በስምምነቱ ሰፍሯል በሚል ወደ 3 የሚሆኑ መርከቦችን ከነዛ ውስጥ አንዱ የኳታር የነዳጅ የጋዝ ይቅርታ የጋዝ ተሸካሚ መርከብ የሳውዲ አረቢያ ደግሞ የናፍጣ ተሸካሚ መርከብ እነዚህ በሁለቱ ላይ ጉዳት አድርሳለች ይሄን አጸፋዊ እርምጃ ደግሞ ወዲያውኑ አሜሪካ ለሊቱ ላይ ማለት ነው በዛውኑ ቀን እርምጃ ወስዳለች ከ80 በላይ የሚሆኑ ከዛ በሚቀጥለው ቀን ደግሞ በጎረቤት ሀገሮች ኢራን አጸፋዊ እርምጃ ወስዳለች የሚያሳዝነው የሚጎዱት ከአጠገብ ያሉትኝ ሌሎች ሀገሮች እንደ ኩዌት እንደዛ አካባቢ ያሉት ነው ከዛ ማልፎ ኢራቅ እና እዚህ ዮርዳኖስ ከአጠገባችንም እዛ አካባቢ ከ10 በላይ የሚሆኑ የተወነጨፉበት ሁኔታ አለ ኢራን ትሞክራለች በአሜሪካ ሰፈሮችን ጉዳት ለማድረስ ማለት በርግጥ ወደ ዮርዳኖስ ስትልክ ያው በዮርዳኖስ መንግስ ወይም ተቋም ሳይሆን የአሜሪካ የጦር ሰፈር ዘም ስለሚገኝ ነው ለማንኛውም ይሄን እንትኑ ፒንክ ፖንክ ወይም ደግሞ አንዱ ሲጀምር ሌላው አጸፈር ቢጀምርለት ያው አለው የማለት ሁኔታ ይታያል ግን እዚህ ላይ መገንዘብ ያለብን አይቸው ሁለቱም አገራት ይህን ጦርነት አይፈልጉትም ኢራን የምትፈልገው አለሁ ለማለትና ኃይል አለ ለማለት የምታደርገው ሁኔታ እንጂ በውስጥ ለውስጥ ግን የውስጥ ሐሳቧ ፍላጎቷ ያለው ሁኔታ የተኩስ አቁም ስምምነቱ መስመር ማለት ጊዜ ቆይቶ በዛ እንዲነጋገሩ የፈለገችው ጥያቄ ተቀባይነት ኖሮ መጨረሻ ግን ፍላጎቷ የኢኮኖሚ ችግር ስላለባት የተያዙባት ገንዘብ እንዲለቀቅ የሆርሙዝ ባህር ወሽመጥ እንዲከፈትና ምርቷን እንድትሸጥ ፍላጎቷ ይህ ነው ጦርነቱ ውስጥ መግባት አትፈልግም አሜሪካ በተመሳሳይ ሁኔታ የምትፈልገው የሆርሙዝ ባህር ወሽመጥ እንዲከፈትና የነዳጅ ዋጋ እንዳይንር ተቃዋሚዎችም ደግሞ በአሜሪካ ላይ የሚያደርሱትን በዶናልድ ትራምፕ አይደለም በውጭ አገር ውስጥ የሚያሉትኝ ደጋፊዎቻቸውን በሳቸው የሚያደርሱት ትችት እንዲቀንስና እንዴት ነው የተረሳ እንዲመስል ይህ ጦርነትና የተረጋጋ እንጂ ወደ ጦርነት ውስጥ መግባት አይፈልጉም ሁለቱን ታምን እንዳታምንም ይህን ጦርነት የምትፈልገው ማን እንደሆነ ታውቃለህ?
0: እስራኤል
1: እስራኤል ነች። እስራኤል ግን ይህን ጦርነት በከፍተኛ ምክንያቱም እንዲሁም አንዳንዶቹ ሚላል ዛሬ ራሱ የኢራን ከፍተኛ ባለስልጣናት በእስራኤል ላይም እርምጃ እንወስዳለን ማንም አያግድ ሲሉ ለማስረን ዛቻና ዜጎቻቸውን ለማሳመን አንደው ለማለት እንጂ ነው። ኢራን በእስራኤል ላይ እንዴት ነው በራሷ ጊዜ ከተደፈረች አጸፋዊ እርምጃ ልትወስድ ትችላለች። ግን እንዲሁ በራሷ ጊዜ አትሞክር። ምክንያቱም ያን ካረገች ስጦታ ሰጠች ማለት ነው ለእስራኤል። እስራኤልን ፈልገው የአሜሪካ መንግስት ጉሮሮ ላይ ማስታድሪ ያለ እንጂ ጦርነት ውስጥ የመግባት ፍላጎቱ አላት። ምክንያቱም እስራኤል የጀመረችውና መጨረስ የምትፈልጋቸው ብዙ ቦታዎች መደብደብ የምትፈልገው ብዙ ቦታዎች አሉ። ኢራንን አይደለም ማዳከም እንደውም ስልጣኑን ለመገርሰስ። ስለዚህ ይህን ኢራን ስለምታውቅ ኢራን እስራኤል አጸፋዊ እርምጃ ወይም በእስራኤል እርምጃ ከተጀመረ እንደምትጎዳ ስለምታውቅ በእስራኤል ላይ እጇን አትሰነዝርም። ስለዚህ እስራኤል ትፈልጋለች አሜሪካ አትፈልግም ኢራን አትፈልግም። እና የሁለቱ ጉዳይ ምንድን ነው አሁን አሜሪካ ዋናዎቹ ማለት ነው በዚህ ድርድር ላይ አሁን አሜሪካ የለችበት ይቅርታ እስራኤል የለችበትም ታውቃለ ነው
0: አለን
1: መስመር ተቋርጠ እና እዚህ ድርድሩ ላይ ተኩስ አቁሙ ላይ አሁን እስራኤልን ገለልተኛ በማድረግ ኢራንና አሜሪካ በአሸማጋይ ፓኪስታን ኳታር የደረሱበት ሁኔታ ነው። አሁን እንዴት ነው ሁለቱ ወገኖች ግን ይሄ ያለው ሁኔታ እንዲቀጥል ፍላጎታቸው ነው ከጥቅም ጋር በተያያዘ ወደ የት ይለወጣል? ምናልባት መካከለኛው ምስራቅ ታውቀዋል አይቸው የሆነ ነገር እንደሚዛን ለዋጭ ሆነ ለምሳሌ በአሜሪካ ጦር ወይም በወታደሮቹ ላይ ጉዳት ከደረሰ ወይም ደግሞ አይበልና ወታደሮቹ የሚጠለፉ ከሆነ በኢራን በኩልም ደግሞ በጣም ቁልፍ የሆኑ ቦታዎች የሚጎዱና በስልጣኑን እንዴት ነው ይሄን እንዴት ነው የተንቀሳቀሰውን የሚንቀጠቀጠውን ያንን ወደ ሚወድቅበት ከሆነ ያው እንግዲህ እኔ ከሞትኩ ሰርቫይ ብቀል የሚባል ተረት አለ። በእንደዚህ አይነት ሁኔታ ወደ አልተፈለገ ጦርነት ሊገባ ይችላል። ባለው ተጨባጭ ሁኔታ ግን አሜሪካ ማትፈልግም ኢራን ማትፈልግም እስራኤል ግን ህልሟ ቢሳካልን የተጀመረውን ሁኔታ እንዲያውም ያለ አሜሪካ ብቻችን እንወጣለን በማለት አሜሪካ ኢራቅ አረንጓዴ መብራት ስትሆን
0: እንደው እንዲህ ሊሉ የቻሉበት ምክንያት ምንድነው? ምን ያህል አቅም ቢኖራቸው ምን ያህል በራሳቸው ቢተማመኑ ነው?
1: እስራኤል
0: ነው የምትለው? እስራኤል አው ካምበትስናገርም እኮ ነበረች። እኛ አሁን በተኩስ አቁም ስምምነት ይያለም እኛ አንዲት ነገር ከኢራን በኩል አንድ ነገር ከሆነኛ ያለ አሜሪካ እርዳታም ራሳችን በራሳችን ችለን እናደርገው እናደርጋለን።
1: ያውልበት
0: ሁኔታም አለ።
1: ጥሩ ጥያቄ ነው ያቸው። አንድ ነገር ወዝለ ልብ ማለት ያለብን ካሁን በፊት ኢራን ሳትዳከምና እርምጃ ሳይወሰድባት እስራኤል ብቻዋን ኢራንን መቋቋም አትችልም። ይህ ግልጽ ነው። አሁን የተዳከመ ነው። ጦር ኃይሏ በከፍተኛ ሁኔታ ተጎድቷል። ኢኮኖሚዋ በከፍተኛው ተጎድቷል። ስለዚህ አሁን የእስራኤል የበላይነት ስላለና የፈለገችውን ማድረግ ስለምትችል
0: ግን ከዚህ ላይ ጥላሁን ምንም እንኳ ቢሆንም አሁን እዚህ ደረጃ ላይ ያደረሰቻት እኮ ዞሮ ዞሮ እኮ እስራኤል ነች። እስራኤል እኮ መጀመሪያውን ሂዳ በተለይ በ12 ቀን ጦርነት መጀመሪያውን ሂዳ እኮ የአየር መቃወሚያኑ ሁሉንም ነገር መትታ የመታቻት ያዳከመቻት እኮ ራሷ እስራኤል ነች።
1: እውነት ነው። እሱ እውነት ነው። ያው አስቀድማ እርምጃ ስለወሰደች እና ያለ የሌለ ኃይሏን ስላዳከመች እንዴት ነው አየር መቃወሚያዎች ከተደመሰሱ ብዙ እስራኤል እንደፈለገች የኢራንን
0: የወጣች እየገባች እኮ
1: ያን አስቀድማ ወሰደችው እርምጃ ጠቅሟል። ግን ኢራን ለዘመናት ያካበተችው ጦር ኃይሏን ከዛ አንጻር ብቻዋን ከኢራን ጋር የመቋቋም ሁኔታ አሁንም ቢሆን አሜሪካ ማጥቃት ብቻ አይደለም አይቸው በመከላከል ደረጃ አሜሪካን እንፈልጋለን። አሜሪካ ከጎናችን መሆን አለባት። ምክንያቱም ብዛት ያላቸው ሚሳኤሎች ከተመዘገበጉ እንዴት ነው እኛ አቅሙ ቢኖረንም ግን ጉዳት በከፍተኛ ሊደርስብን ስለሚችል የአሜሪካ ከጎናችን መሆን ወሳኝ ነው። ግን ለቀድመ ለጠይቀው ጥያቄ አሁን የእስራኤል ፍላጎቷ ለምንድን ነው እንዴት ነው ምን ያህል ብትተማመን ለምትለው አንድ አማራጭ አለ። ኢራን ባለው ሁኔታ አሁን ስምምነት ተደርሶ ስልጣኑ ከቆየ ነገ ከነገ በኋላ የጊዜ ጉዳይ ነው። የፈለገችውን የጦር መሳሪያ እንደገና የማዘጋጀትና ራሷን የመገንባት እስራኤል እዛ መድረስ አትፈልግም። አሁን ተዳክማ እያለ የኢኮኖሚ ችግር እያለባት የኢኮኖሚ ማዕቀብ ተጥሎባት እያለ የጦር ኃይሏ ተዳክሞ እያለ ግን እስራኤል የጀመረችውን ስራ መጨረስ ትፈልጋለች። ስለዚህ እድሉ አሁን ነው ከሚል የተነሳ ሌላው ብዙ የቤት ስራ አለ እኮ ይህን በጣም ጠቅላይ ሚኒስትሩ በተደጋጋሚ ይናገሩታል። በስልጣን ዘመኔ ከ30 ዓመት በላይ እንዲሁም ስልጣን ከመጣት በፊትም ያው ዲፕሎማት እንደነበሩ ታውቃለህ የኢራን አገር የኒውክሌር ጦር መሳሪያ ባለቤት መሆን የለባትም ስለና ስሰራ የነበርኩትኝ ይህን እንዲያው በስልጣን ዘመኔ የመጀመሪያው ዋናው ተልእኮ ይሄ ነው ሲሉ ጠቅላይ ሚኒስትሩ በግልጽም ይናገራሉ። ኢራን ይህን የጦር መሳሪያ እጇ እንዳታስ ስለዚህ ይህንን እስካሁን ድረስ ባደረግነው ጦርነት እስከ መጨረሻው አልፈጸምነውም። ስለዚህ እስራኤል ብዙ የሚጠበቅባት ሁኔታ አለ። ይህን ማድረጉ ደግሞ ጊዜው አሁን ነው። በስምምነት ግን ተዋስቶ ተረሳስቶ ነገ ከነገ በኋላ እንደገና ወደ ጠረጴዛ ዙሪያ በሚል ስልጣን ላይ ከቆየ ብታምን ባታምን የተያዘባት ማዕቀብ በቢሊዮን ዶላር ኢራን ከዛም አልፎ ምርቷን የምትሸጥ ከሆነ እንደገና ወደ ጦር መሳሪያ መግዛትና እንዲሁም አሁን እያደረገች ነው ይባላል እኮ የወደመባትን የጦር መሳሪያ ተምዘግዛጊ ሚሳይሎችን እና ከዛም አልፎ ይህን የንግድ ጦር መሳሪያ ግንባታዋን በድብቅ እየሰራች እያዘጋጃች ነው ይባላል። ምን ማለት ነው? ነገ ከነገ በኋላ ለእስራኤል ራስ ምታት ወይም መቀርሳ መሆኗ ነው ኢራን። ስለዚህ ይህን ካሁኑ ማንኮላሸት አለብን። በእስራኤል በኩል ከፍተኛ ሆናል፣ ደግሞም ኃይሉ አለን ይላሉ። ከተቻለ ከአሜሪካ ጋር እጅና ጓንት በመሆን እንደጀመርነው መጨረስ አለብን፣ ካልሆነ ለእኛ ስጡን እኛ እንጨርሰዋለን ሲል እስራኤል የተዳከመችውን ኢራን የማጥቃቱ በእርግጠኝነት እንግዲህ የሚነገረው እንዲያውም መከላከያ ኃይሉ በጦር ኃይሉ ኤታማዦር ሹም በአየር ኃይል ጠቅላይ አዛዥ በኩል የሚነገረውም እኛ መመሪያ ከተሰጠን ወዲያውኑ በደቂቃ ወዲያውኑ እርምጃ እንወስዳለን። በትክክል ተጠንቶበት ታስቦበት የተቀመጠ ምንወስደው እርምጃ እናቀዋለን ሲሉ በእስራኤል በኩል የሚነገርበት ሁኔታ አለ። ስለዚህ ምናልባት አሜሪካ አይታወቅም ዶናልድ ትራምፕ ፍላጎታቸው እንደ እስራኤል ፍላጎት ቢሆን ኖሮ ግን አይቸው እስካሁን ድረስ የጀመረችውን ስራ ለመጨረስ ፍላጎት እንዳላት ትነገርበት ሁኔታ አለ። በአሜሪካ በኩል ደግሞ የጥቅም ጉዳይ ሆነና ለጊዜው ሁኔታው የተረጋጋበት አለ። ነገ ከነገ በኋላ ሳይታሰብ ወደ ጦርነቱ ይገባል አይታወቅ። ለዛም ነው ኢራን በእስራኤል ላይ ራሷ በራሷ ጊዜ እንዴት ነው የጣባጫሪነት ወይም ደግሞ እንዴት ነው ያማ ከሆነ ለእስራኤል ስጦታ ሰጠሽ ማለት ነው። እስራኤል የምትጠብቀው ይህን ነው። ተደፈርኩ ስትል ያው ለምን ተደፈርኩኝ ማንንም ሳጠይቅ እርምጃ ትወስዳለች ማለት ነው። ስለዚህ ኢራን ከዛ ከማስፈራራት ውጪ ከመመዛት ውጪ በእስራኤል ላይ ምንም ጎረቤት አገሮች ወይም ደግሞ ኢራንን በእስራኤል ላይ ተጽዕኖ የምታሳድር ለማድረግ አታድርጊ ለማለት አካባቢ ባሉ የአሜሪካ የጦር ሰፈሮች ላይ እርምጃ ከመውሰድ ውጪ በእስራኤል ላይ እርምጃ ትወስዳለች እያላሰብ ያን አደረገች ማለት ተሳሳተች ማለት ነው፣ ወይም ደግሞ ተስፋ ቆርጣለች ማለት ነው በሌላ አማርኛ እና አይመስለኝም። ለማንኛውም ትልቁ ጥያቄ ግን ወደ መጀመሪያ ወሰድ ያቸው ዶናልድ ትራምፕ ቀደም ነው ዛዜ ማለት ነው ምንም ማለት ነው እንዴት ነው እስራኤል በመጣርነት አለ በአንደኛው ክፍለ ዘመን እንዴት ለማዘናጋት እንዲሉት እንደነው እንደኔ አመለካከት እንዲሁም ይሄ ብዙ ስነ ስርዓቶች አሉ በአሜሪካ አይቸው። አሁን የቀረው እንግዲህ ሞንዲያሉም እየተገባደደ ነው አይደል? እየተቃረበ ነው። ይሄ ሁለተኛው ተርም አለ እንግዲህ የሚመረጡበት ዶናልድ ትራምፕ እንደገና ያለ ገበያ የነዳጅ ምርት ብዙ የተያዘ ሁኔታ ሆኖ እንጂ የአሜሪካ ወይም የዶናልድ ትራምፕ ፍላጎት እግረ መንገዱንም በሳቸው የመጡበት በህይወታቸው የመጡበት ሁኔታ ስለሆነ እነሱ ለመበቀል ሲባል እንደኔ ግምት እንደውም የጊዜ ጉዳይ ነው ላለው አንድ ቀን በኢራን ላይ ያው ያቀዱትና የፈለጉትን ያን ከኢኮኖሚ ጋር የተያዘ ነው። ምክንያቱም በኢራን ኢኮኖሚ እስካሁን ድረስ አሜሪካም ሆነ እስራኤል እርምጃ አልወሰዱም። በኢራን ላይ በመቆጣጠር የሚገባቸው ቦታ አለ። ይህንን የሚነጋገሩበትን ሆርሙዝን ወሽመጥ አሜሪካ መቆጣጠር ትፈልጋለች። እስካሁን ድረስ እንግዲህ ምክንያት ዋጋ ሊያስከፍል ይችላል፣ ግን ያን ቦታ መቆጣጠር ፍላጎቱ አላት። ያን ቦታ ያዘችው ማለት አሜሪካ በጃዙር ሩሲያንም ሆነ ቻይናንም አሸነፈች ማለት ነው፣ ማለት እነሱንም ተቆጣጠረች ማለት ነው።
0: እዚህ ላይ ግን አሁን እንደው እያጠቃለል ነው እንምጣና ይሄ ሁኔታ ይሄ እስካሁን ድረስ የነበረው ሂደቱ እንቅስቃሴው በሙሉ አሜሪካን በተለይ ቻይና እንዴት ትመለከታለች?
1: ጥሩ ጥያቄ። ይኸውልህ ቻይና ልብ ብለህ ከሆነ በፍጹም ምንም አይነት ጦርነት ውስጥ አትገባም። በፍጹም ምንም እሷ ኢኮኖሚዋን ከማበልጸግ ከማዳበርና የጦር ኃይሏን ከማጠንከር ውጪ በፍጹም ጣልቃም አትገባም። በፍጹም ራቀን። ግን እዚህ ላይ የምትማረው ምንድን ነው? አሜሪካ በኢራን ላይ በምትወስደው ወታደራዊ እርምጃ አሁን ስታይ ይህን ያህል እንግዲህ ሁለቷ የዓለማችን ማለት ነው መካከለኛው ምስራቅ አንድ ቁጥር እስራኤልና የዓለማችን ግዙፍ የጦር ኃይልና የኢኮኖሚ ኃይል ያላት አሜሪካ ሁለቱ ጥምር ኃይል ኢራንን ሳያንበረክኩ መቅረታቸው በሩሲያና በቻይና በኩል እየታዘቡት ነው። እንዴ ነካ የአሜሪካ አቅም
0: እንደዚህ ነው ይላሉ ያስገምታቸው።
1: በጣም እዚህ ፈተን አንድ ኃይል ስለላቸው ብቻ ሳይሆን ኦኬ፣ እኛ ጋር ከኢራን የበለጠኛ ኃይል ያለን ከእሷ ጋር ከአሜሪካ ጋር ብንገጥም ሊሳካልን ይችላል አይችልም? እዚህ ላይ ራሳቸውን እየጠየቁ ይሄ ለአሜሪካ ጥሩ አይደለም። እንዲያውም በውጭ ፖሊሲ አሁን አሜሪካን እያስተቻት እዛው ውስጥም ያሉት አሜሪካውያን እያስተቻ መንግስትን እየተቹት ያለውም አስፈተናችሁን የማለት ሁኔታ አለ። ከጀመራችሁም ደግሞ ኃይላችሁን አሳዩ፣ አሜሪካ የበላይነቷን ማሳየ አለባት። አሁን ግን ኢራንን ካላሸነፍን ከእሷ የበለጡ ጠላቶች ሌሎች አሉ፣ በህብረት ሆነው በአንድነት ከመጡብን እንዴት እንቋቋም? ስለዚህ ለጠየቀው ጥያቄ ጥሩ ጥያቄ ነው። ይሄ አሜሪካን ፈተና ውስጥ አስገብቷታል። ቻይና ደግሞ ልብ ብለህ እንዳልኩትኝ በከፍተኛ ሁኔታ የጦር ኃይሏንም እያዳበረች ነው፣ በቴክኖሎጂውም እየነጠቀች ነው። የቴክኖሎጂ የኢኮኖሚ ውድድር ማለት ሩሲያ የዩክሬን ጦርነት ስላለ የተጎዳች ኢኮኖሚ የተጎሳቆለ ነው። ያም ሆነ እሷም ከሩቁ ናት ታዘባለች። ለማንኛውም
0: ለማንኛውም በሁለት ደቂቃ ውስጥ እንድታንገኝ የሊባኖስ ሁኔታ የሊባኖስ ፕሬዚዳንት እንደሚናገሩት ከሆነ አሁን እስራኤል ጋር የሚደረገውን የሰላም ድርድር ለማደስ በቅድሚያ እስራኤል በደቡብ ሊባኖስ ያዘችውን ቦታ ለቀ መውጣት አለባት የሚል ሁኔታ አለ። ንጩ የቤተ መንግስት ደግሞ እስራኤል በደቡብ ሊባኖስ የምትዋደርገውን እንቅስቃሴ አቁማለች ብለው እየተናገሩና ይህ እንዴት ነው ሁኔታው?
1: አሁን ጊዜ ቢኖር በሳችሁ በዚህ ዙሪያን ባወራን ነበር። ግን ባጭሩ እስራኤል በደቡብ ሊባኖስ ያዘቻቸውን ቦታዎች ሙሉ በሙሉ መውጣት ፍላጎቱ እንደሌላት በግልጽ ለአሜሪካ መንግስት ተናግራለች። ባጭር አማርኛ ምንም እንኳን ትራምፕ አቆሞ እንደውም የመልቀቅ ሁኔታ አሳዩ ቢሉም በእስራኤል በኩል ኖ የሚል መልስ ተሰጥቷል። ማለት ኖ አንወጣም፣ ምክንያቱም ይሄ የህልውና ጉዳይ ነው። የሀገራችን የሰሜን ክፍል ነዋሪዎች ቦታቸውን ለቀው ከፍራቻ በፍጹም በእንደዚህ አይነት ህይወት አይኖሩ። ስለዚህ እስካልተረጋገጠ ድረስ ሁኔታው ከአስር እስከ አስራ አንድ 12 ኪሎ ሜትር የያዝናቸው ቦታዎች አሉ። ባለሰዓታት እስካሁን ድረስ ሁለት ቦታዎችን ብቻ እስራኤል ወታደሯን ወደኋላ አድርጋለች እንጂ ሌላውን ቦታ አንለቅ፣ ምክንያቱም የህዝቡላ ድርጅት ትጥቁን እስካልፈታ ድረስ ህዝቡላ ድርጅት በሀገራችን የሰሜን ክፍል ነዋሪዎች ላይ ዛቻውንን ምን ፍራቻ ያን ነገር እስካልተቀረፈ ድረስ በፍጹም ጦሬን አላወጣም። ሌላ ግን ጎን ለጎን ያለው ምንድን ነው? አሜሪካ ሁኔታውን እያረጋጋች ምናልባት ከሊባኖስ መንግስት ጋር የሰላም ድርድር ማለት የተኩስ አቁም ስምምነት ነው፣ ከዛም አልፎ ወደ ሰላም የማለት ሁኔታ አለ። ይህም እስራኤልም ትፈልገዋለች፣ እንዲሁም እስራኤል ዘግይታለች። አይቸው እስራኤል ብትፈልግ ኑሮ እስካሁን ድረስ ይሳካላት ነበር። በሊባኖስ በኩል ግን በመንግስት በኩል የሊባኖስ መንግስት ይህንን በከፍተኛ ሁኔታ ይፈልጋል፣ ወደ መረጋጋትና ወደ ሰላም ስምምነት የመሄድ አሜሪካም ትፈልገዋለች፣ ሌሎች አውሮፓ ሀገሮችም እንደ ፈረንሳይና ሌሎችም። ትልቁ ጥያቄ እንቅፋቱ ሂዝቡላ ነው። ከሂዝቡላ ጀርባ ኢራን አለች። እንዴት ነገሩ ይፈታል?
0: ኢራን መመታት አለባት መጀመሪያ። የኢራን ፋንታ እስካላቋረጠ ድረስ ሂዝቡላም ሆነ እንዲሁም ሐማስ ቱርክ ኢራን ኢራቅ ውስጥ የሚገኙትም አማጽያን እንዲሁም በሶሪያ ያሉትም አርፈው አይቀመጡም። ዋናው ዞሮ ዞሮ ግን የኢራን ባለስልጣናት ወይም ኢራን አሁን የምታቅም ያቀደችበትኝ ማትቀይር ከሆነች ይኸው በቀብር ስነስርዓቱም እኮ የናስራላ ልጅም የተሳትፍት ያየን ሁኔታና አሁንም ቢሆን እስራኤልን ትሙት ትጥፋ አሜሪካ ትጥፋ ምናምን እየተባለ የሚነገርበት ሁኔታ ነው ያለ። ጥላሁን ለሰጠህን ማብራሪያ እጅግ በጣም እናመሰግናለን። በድጋሚ መልካም ለተሰንበት
1: መርካብ ሰንበታቸው ለአንተም ለአድማጮች ማመሰግናለሁ።
0: አመሰግናለሁ።

ክብራትና ክብራን አድማጮቻችን ሰዓታችን እየተገባደደ ነው። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። መልካም ለተሰንበት ይሁንላችሁ። ሰናይ ቀን ለሊ መልካም ለሊት ይሁንልን። ያን ለዚህ ፕሮግራም ተሰካት ለተባበረችን ለቴክኒክ ባለሙያ ሎያ ማሽያህ ምስጋና ይድረሳት እንላለን። ለነገው ስርጭታችን እስከምንገናኝ በድጋሜ መልካም ለተሰንበት።